የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ግንቦት 29 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ወንጌልን ማስፋፋትና ስደተኞችን መንከባከብ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአውሮፓ ልብ የሚያደርጉት ሐዋርያዊ ጉብኝት ዋና አካል ነው በሚል የተዘጋጀ ርዕሰ አንቀጽ በቀዳሚው ዝግጅታችን እናቀርብላችኋለን። የስፔን መዲና ማድሪድ የርዕሰ ሊቃነ ጳጳሳት ሊዮ 14ኛን መምጣትና እምነትን ለማነቃቃት እየተጠባበቀች መሆኗን መገለጹን በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር በመሆን መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ወንጌልን ማስፋፋትና ስደተኞችን መንከባከብ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአውሮፓ ልብ የሚያደርጉት ሐዋርያዊ ጉብኝት ዋና አካል ነው በሚል የተዘጋጀ ርዕሰ አንቀጽ ከዚህ ቀጥሎ እናቀርብላችኋለን። የቅድስት መንበር መገናኛዎች ርዕሰ አንቀጽ ዝግጅት ክፍል ኃላፊ አንድሪያ ቶርኔሊ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከግንቦት 29 እስከ ሰኔ 5 2018 ዓመተ ምህረት ድረስ በስፔን ማድሪድ፣ በባርሴሎናና ካናሪ ደሴቶች ሐዋርያዊ ጉብኝታቸውንና እንዲሁም የቅድስት ቤተሰብ ካቴድራል ሳግራዳ ፋሚሊያ አርክቴክት በሆነው አንቶኒ ጋውዲ 100ኛ ዓመት መታሰቢያ ላይ መገኘታቸውን በማስመልከት ርዕሰ አንቀጽ አዘጋጅቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን በሚያደርጉት የሰባት ቀናት ሐዋርያዊ ጉብኝት ወደ ዋና ከተማዋ ማድሪድ፣ ከዚያም ባርሴሎናና በመጨረሻም ወደ ካናሪ ደሴቶች እንደሚጓዙ ታውቋል። ቅዱስነታቸው በአውሮፓ የሚያደርጉት ይህ ሐዋርያዊ ጉብኝት የአህጉሪቱን ቤተ ክርስቲያን የሚያጋጥሙ ዋና ዋና ተግዳሮቶችን የሚዳስሱ ሦስት ደረጃዎች ያሉት እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን የሚያደርጉት ሐዋርያዊ ጉብኝት በቱርክዬና በሊባኖስ ያደረጓቸውን ጉብኝቶች ተከትሎ ሲሆን እነዚህ ሐዋርያዊ ጉብኝቶች በሁለቱም አገራት ሕዝቦች ውስጥ ትልቅ ቦታ የተሰጣቸውና ባለፉት ቅርብ ወራት ውስጥ እስራኤል በሊባኖስ ላይ በፈጸመችው የቦምብ ጥቃት ለተጎዱ ሰዎች ሰላምን ለማረጋገጥ የተደረጉ ጉብኝቶች ናቸው። በተጨማሪም በሞናኮ ያደረጉት የአንድ ቀን ጉብኝትና በአፍሪቃ የመጀመሪያው የሚስዮናዊነት ንግደት እንዲሆን ፈልገው በአራት የአፍሪቃ አገራት ያደረጉት የ11 ቀናት ሐዋርያዊ ጉብኝት ተከትሎ ሲሆን የስፔን ጉብኝታቸው እጅግ ከተከፋፈለው የአውሮፓ ማኅበረሰብ ጋር የሚገናኙበት ነው ተብሏል። ቅዱስነታቸው በስፔን ጉብኝታቸው መጀመሪያ ላይ በማድሪድ ከፓርላማ አባላት ጋር የሚሰበሰቡ ሲሆን ይህም ቤተ ክርስቲያን ለፖለቲካ ያላትን አመለካከትና ለጋራ ጥቅም ያላትን ቁርጠኝነት የምትገልጽበት መልካም አጋጣሚ ይሆናል። ዛሬ የክርስትና እምነት ወደ ግልና ውስጣዊ ተሞክሮ ደረጃ ወርዶ በፖለቲካ አሰላለፍና በርዕዮተ ዓለማዊ አመለካከት ምክንያት ከማንኛውም ሙከራ የራቀ ነው። ምክንያቱም በስልጣን መመካት የቤተ ክርስቲያን ተልእኮን የሚያርበዘዝ በመሆኑ ወንጌልን በታማኝነት ማወጅ አትችልም። ክርስቲያኖች ማኅበረሰቡን የበለጠ ሰብአዊና ፍትሐዊ ለማድረግ እንዲሁም ለተገለሉት ትኩረት በመስጠት ወንጌልን በተጨባጭ እንዲመሰክሩ ተጠርተዋልና። በተከፋፈለና ግጭት በበዛበት ዘመን አንድነትን እንድትመሰክር የተጠራችው የስፔን ካቶሊካዊት ቤተ ክርስቲያን ባለፈው ክፍለ ዘመን የተከሰተው የእርስ በርስ ጦርነት ያስከተለውን አሳዛኝ ሁኔታ ከሕዝቦቿ ጋር ሆና መቋቋም ብትችልም አንዳንድ ቁስሎቿ ዛሬም ሙሉ በሙሉ አልተፈወሱም። ማንነቱ በታላቅ ክርስቲያናዊ ትውፊት በተቀረጸው ማኅበረሰብ ውስጥ ወንጌልን እንዴት መስበክ ይቻላል የሚለው በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት ውስጥ ቀዳሚ ቦታን ይይዛል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በባርሴሎና የታነጸውን አስደናቂ የቅድስት ቤተሰብ ባዚሊካን ሲባርኩ በውስጡ የሚገኘው ረጅሙ የኢየሱስ ክርስቶስ ቤተ መቅደስ ውበት ባለው ቋንቋ መልስ ሊሰጥ ይችላል። ቤተ ክርስቲያን ለሁሉ ሰው ዘወትር በሥነ ጥበብና

ቀላል የማይባልለት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም በካናሪያና ተነፍሪ የሚያደርጉት ሐዋርያዊ ጉብኝት ስደተኞችን የሚያጋጥሙ መከራዎችን በቀጥታ እንዲመለከቱ ያስችላቸዋል። ከባህር ላይ የሞት አደጋ የተረፉት ወደ አውሮፓ ቢደርሱም አህጉሪቱ ብዙውን ጊዜ በተቀናጀና በተደራጀ መንገድ ለችግሩ ምላሽ መስጠት አልቻለችም። ስፔንም አንዷ ነች። ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የካናሪ ደሴቶችን ለመጎብኘት ፍላጎት እንደነበራቸው ቢታወቅም እርሳቸውን የተኳቸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አሁን እውን አድርገዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተጀመረ ሥራ ፍሬ የሆነውን እኔ ወድጄሃለሁ በሚል ርዕስ የተጻፈ ሐዋርያዊ መልእክት ባለፈው ጥቅምት ማሳተማቸው ይታወሳል። ሐዋርያዊ መልእክቱ በኢየሱስ ክርስቶስ ፍቅርና እኛ ከድሆች ከተናቁትና በመከራ ውስጥ ከሚገኙት ጋራ ባለን ቅርበት መካከል ያለውን ግንኙነት ጎላ አድርጎ ይገልጻል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ ታላቅነት በተሰኘው ሐዋርያዊ መልእክታቸው ውስጥ ዓለምን በኃያላን ሳይሆን በሚሰቃዩ ሰዎች ዐይን፣ ታሪክን በኃያላን ሳይሆን በዝቅተኞች ዐይን እንድንመለከት፣ የታሪክ ክስተቶችን ከብቸኛ እናት፣ ከወላጅ አልባ ሕፃናት፣ ከመጻተኛ፣ ከቁስለኛ፣ ከስደትና ከሽሽት እይታ አንጻር በመተርጎም ዓለምን ከታች ወደ ላይ መመልከት እንደሚገባ ጥሪ አቅርበዋል። ስለዚህ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የካናሪ ደሴቶች ሐዋርያዊ ጉብኝት በመካከላችን በሚገኙ ዝቅተኛ ሰዎች ሕያው የሥቃይ እውነታ ውስጥ ገብቶ ክርስቲያኖች የወንጌል ምስክርነት እንዲሰጡና ሁሉም ሰው ሰው ሆኖ የመቆየት ኃላፊነት እንዲኖረው ጥሪ ያቀርባል። ክቡራትና ክቡራን አድማጮቻችን፣ ይህ ዜና የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ማድሪድ የርዕሰ ሊቃነ ጳጳሳት ሊዮ 14ኛን መምጣትና እምነትን ለማነቃቃት እየተጠባበቀች መሆኗ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከ15 ዓመታት በፊት የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ዓለም አቀፍ የወጣቶች ቀን ባከበሩባት ማድሪድ ሐዋርያዊ ጉብኝት በማድረግ ምዕመናንን በማበረታታት እምነትን እንደገና ለማደስ ተስፋ ማድረጋቸው ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስፔን ሐዋርያዊ ጉዞ የመጀመሪያ መድረሻ ማድሪድ ቅዱስነታቸውን ለመቀበል ተዘጋጅታለች። ዋና ዋና መንገዶቿ ተዘግተዋል። ሊዮ 14ኛ የሚሉ ጽሑፎች እና የቫቲካን ባንዲራ በከተማው ማዕከላዊ ጎዳናዎች ላይ ይታያል። ቅዱስነታቸው ወደ ማድሪድ አየር ማረፊያ ከመድረሳቸው ከ24 ሰዓታት ባነሰ ጊዜ ውስጥ የቅዱስነታቸው የስፔን ሐዋርያዊ ጉብኝት ዋና አስተባባሪ ፕሮፌሰር ያጎ ደላ ሲየርቫ ለቫቲካን የዜና አገልግሎት እንደገለጹት ሐዋርያዊ ጉብኝታቸው በማድሪድና በስፔን ውስጥ ላሉ ሰዎች የተስፋ ምልክት መሆኑን ተናግረዋል። ተስፋው ሁለት እጥፍ ነው ያሉት ፕሮፌሰር ያጎ ደላ ሲየርቫ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት የክርስቲያኖችንና የካቶሊካዊ ምዕመናን መንፈሳዊ ሕይወት ያጠናክራል ብለው፣ ሁለተኛው ደግሞ ከእምነት ለራቁት ወይም ስለ እምነት ፈጽሞ ያልሰሙት በሙሉ ወደ ቤተ ክርስቲያን እንዲመለሱ ሰላምንና ደስታን እንዲያገኙ ጥሪ የሚያቀርብ ይሆናል ብለዋል። ስፔን በአንድ ወቅት በርካታ ካቶሊካዊ ምዕመናን የነበሩባት አገር ስትሆን በቅርብ ዓመታት ውስጥ የምዕመናን ቁጥር በተከታታይ እየቀነሰ መምጣቱ ተነግሯል። 52% የሚሆኑት ካቶሊኮች እንደሆኑ ቢነገርም ነገር ግን ከእነዚህ መካከል 15% የሚሆኑት ብቻ እምነቱን እየተለማመዱ እንደሚገኙ ተነግሯል። ፕሮፌሰር ደላ ሲየርቫ በቃለ ምልልሳቸው ይህ የእምነት መዳከም በስፔን ብቻ ሳይሆን በመላው አውሮፓ የሚታይ ነው ሲሉ ገልጸው የስፔኑ ቆይቶ የጀመረ ቢሆንም በተለያዩ ምክንያቶች ፍጥነቱ እየጨመረ መጥቷል ሲሉ አስረድተዋል። የሚጠመቁት ሕፃናት ቁጥር ከ50% በታች ወርዷል ያሉት ፕሮፌሰር ደላ ሲየርቫ በቤተ ክርስቲያን የሚጋቡት ከ20% ያነሱ ቢሆንም ስታቲስቲክስን ብቻ መመልከት እንደማይገባ አሳስበው ቁጥሮችን መመልከቱ ሁሉም ጨለማና አሳዛኝ እንደሚያስመስል ገልጸው በአሁኑ ወቅት ብዙ አዳዲስ ተቋማት፣ አዳዲስና በእውነት ንቁ የሆኑ መንፈሳዊ እንቅስቃሴዎችና ቁምስናዎች እንዳሉ አስረድተዋል። ይህም በዋና ከተማዋ ማድሪድ ውስጥ በግልጽ እንደሚታይ ተናግረው በማድሪድ ሀገር ስብከት ውስጥ 12 አዳዲስ ቤተ ክርስቲያናት እየተገነቡ እንደሚገኝ፣ ከዚህም በላይ በከተማው ውስጥ የክርስትና ሕይወት እያደገ እንደሚገኝና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝታቸውን በማድሪድ እንዲጀምሩ ካደረጋቸው ምክንያቶች አንዱ እንደሆነ አስረድተዋል። ማድሪድ የካቶሊክ እምነት ተከታዮች በብዛት ከሚገኙባቸው አካባቢዎች መካከል አንዷ እንደሆነችና የክርስትና ሕይወት ሕያው እንደሆነም አስረድተዋል። ከዚህም በላይ የርዕሰ ሊቃነ ጳጳሳት ሐዋርያዊ ጉብኝት ዘወትር ልዩ ምልክት ትቶ የሚያልፍና ማድሪድም ከዚህ የተለየች አይደለችም ብለው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ 5 ጊዜ እንደጎበኟት፣ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ 3 ጊዜ እንደጎበኟት አስታውሰው በዚህም የእምነት መነቃቃት ልምድ እንዳላቸው አጽንኦት ሰጥተዋል።
አዳዲስ የዘር አክህነት ተማሪዎች ቁጥር እየጨመረ ከመምጣቱ

በላይ የለጋሾች ቁጥር መጨመርና ወላጆች በትምህርት ቤቶች የሃይማኖት ትምህርት እንዲሰጥ የሚያቀርቡት ጥያቄ የማህበረሰቡን ሐዋርያዊ ጉዞ እንደገና እያነቃቃ እንደሚገኝ ገልጸው እንደ ጎርጎሮሳውያኑ በ2011 ዓመተ ምህረት የታየው ይህ ለውጥ በያዝነው ዓመትም እንደገና እንደሚሆን ተስፋ እናደርጋለን ሲሉ ፕሮፌሰር ደላ ሴርቫ ተናግረዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ነገ የሚያገኙት ስፔን በካቶሊክ እምነት ጥልቅ ስር የሰደደች እንደምትሆን ሲነገር አገሪቱ ለዘመናት ያህል በካቶሊክ ነገስታት ተተዳደር እንደነበረችና መንግስቱም በካቶሊክ ሃይማኖት ይቋቋም እንደነበር ይታወሳል። እንደ አብዛኞቹ ሀገራት ዛሬ በስፔን ቤተክርስቲያንና መንግስት የተለያዩ ቢሆንም ነገር ግን በተለያዩ ዘርፎችና ጉዳዮች ላይ አብረው ሊሰሩ እንደሚችሉ ታውቋል። ያሁኑ መንግስትና ቤተክርስቲያን ወደ ስፔን ለሚመጣ እያንዳንዱ ስደተኛ አስፈላጊ እንክብካቤ ሊሰጠው እንደሚገባ መስማማታቸውን ፕሮፌሰር ደላ ሴርቫ ጠቁመዋል። የሩስ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት ለአገሪቱ እጅግ ወሳኝ እንደሆነ አጽንኦት ሰጥተው ቅዱስነታቸው ፖለቲከኞች አብረው እንዲሰሩ ለጋራ ጥቅም እንዲቆሙና የረጅም ጊዜ እቅድ ለማውጣት እንደሚያበረታቱ ያላቸውን ተስፋ ገልጸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ብዙውን ጊዜ ያልተለመደውን የፓርላማ ላይ ንግግር እንደሚያደርጉ የገለጹት ፕሮፌሰር ደላ ሴርቫ በተመረጡ ባለሥልጣናት፣ በንጉሡ፣ በንግሥቲቱና በሌሎች ፖለቲከኞች ፊት ንግግር ማድረግ የአዲስ ተስፋ ምልክት ነው ሲሉ ተናግረዋል። የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ከ15 ዓመታት በፊት በማድሪድ በተካሄደው ዓለም አቀፍ የወጣቶች ቀን በሚሊዮን የሚቆጠሩ ወጣቶችን መርተዋል። በወቅቱ የተመረጠው ዋና ጭብጥ በኢየሱስ ክርስቶስ ስር በመስጠት በእምነት መጽናት የሚል እንደነበርና ወጣቶች አዲስ የወንጌል ስርጭት ወኪሎች እንዲሆኑ ማሳሰባቸው ይታወሳል። ከሁለት አስርት ዓመታት ገደማ በኋላ በቅርቡ የተመረጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቴክኖሎጂ በሚመራ ዓለም ውስጥ ወጣቶች እንደገና የወደፊት ተስፋ መሆናቸው ታውቋል። የካቶሊክ እምነት ተከታዮች ቁጥር እየቀነሰ ባለበት ወቅት ቁጥራቸው እየጨመረ መምጣቱ ወጣቶች ለካቶሊክ እምነት ፍላጎት እንዳላቸው የሚያሳይ መሆኑን የቅዱስነታቸው የስፔን ሐዋርያዊ ጉብኝት ዋና አስተባባሪ ፕሮፌሰር ያጎ ደላ ሴርቫ ለቫቲካን የዜና አገልግሎት ገልጸዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ግንቦት 29 2018 ዓ.ም ዝግጅታችን ነው።

ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን።

ኢየሱስን መመለከት የቤተሰብ ጥሪ በቤተሰቦች ውስጥና መካከል የወንጌል መልእክት ሁልጊዜ መስተጋባት ይኖርበታል። የዚህ መልእክት ፍሬ ነገር ማለትም ስብከተ ወንጌል እጅግ ውብ፣ ምርጥ፣ እጅግ ማራኪና እጅግም አስፈላጊ ነው። ይህ መልእክት የስብከተ ወንጌል ሁሉ እምብርት ነው። በተለያዩ መንገዶች ደጋግመን ማሰማት የሚገባንና በአንድም ሆነ በሌላ መንገድ ሁልጊዜ ማወጅ ያለብን ቀዳሚና እጅግ አስፈላጊ አዋጅ ነው። በእርግጥ ከዚያ መልእክት ይበልጥ ብርቱ፣ መሠረታዊ፣ የተረጋገጠ ትርጉም ያለውና ጠቢብ የሆነ አንዳችም ነገር የለም። ስለሆነም ክርስቲያናዊ ሕንጸት ሁሉ ወደ ስብከተ ወንጌል ይበልጥ ጠልቆ መግባትን ያካትታል። ስለ ጋብቻና ቤተሰብ የምናስተምረው ትምህርት በዚህ የፍቅርና የደግነት መልእክት የተቀሰቀሰና የተለወጠ መሆን አለበት። ያለበለዚያ ደረቅና ሙት ትምህርት ከመጠበቅ በቀር ሌላ ሊሆን አይችልም። የክርስቲያናዊ ቤተሰብ ምስጢርን ሙሉ በሙሉ መረዳት የሚቻለው ሕይወቱን ስለ እኛ አሳልፎ በሰጠውና ሁልጊዜም በማዕከላችን በሚኖረው በክርስቶስ በተገለጠው በአብ ዘላለማዊ የፍቅር ብርሃን ብቻ ነው። አሁን ደግሞ ዓይንን የብዙ የፍቅር ታሪኮች ማዕከል ወደ ሆኖ ወደ ሕያው ክርስቶስ ለመመለስና በዓለም ቤተሰቦች ሁሉ ላይ የመንፈስ እሳት እንዲወርድ ለመለመን እወዳለሁ። ይህ አጠር ያለ ምዕራፍ ቤተ ክርስቲያን ስለ ጋብቻና ቤተሰብ የምታስተምረውን ትምህርት ያጠቃልላል። እዚህ ላይ ደግሞ እምነታችን ስላሳየን ብርሃን የሲኖዶሱ አባቶች የተናገሩትን ለመጥቀስ እወዳለሁ። እነርሱም ከኢየሱስ ምሳሌ በመነሳት እርሱ የተዋወቃቸውን ወንዶችና ሴቶች እንዴት ባለ ፍቅርና ርኅራኄ ይመለከታቸው እንደ ነበረ፣ የእግዚአብሔር መንግሥት ለውርስ የሚያስፈልጉ ነገሮችን ሲሰብክ ሳለ የእነርሱን እርምጃዎች እንዴት ባለ እውነት ትዕግሥትና ምሕረት ይከታተል እንደ ነበረ ገልጸዋል። እኛም የቤተሰብን ወንጌል ለመለማመድና ለማስተላለፍ ከፈለግን ጌታ ዛሬም ከእኛ ጋር ነው። ኢየሱስ የእግዚአብሔርን ዕቅድ ያድሳል፣ ይፈጽማል። ጋብቻን እንደ መጥፎ ነገር ከማየት በተቃራኒ እግዚአብሔር የፈጠረው ማንኛውም ነገር መልካም እንደሆነ በአንደኛ ጢሞቴዎስ መልእክት ምዕራፍ 4 ከቁጥር 4 አዲስ ኪዳን ያስተምራል። ጋብቻ የጌታ ስጦታ ነው። በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 7 ከዚያም አዎንታዊ ግንዛቤ በመነሳት አዲስ ኪዳን የእግዚአብሔርን ስጦታ የመጠበቅን አስፈላጊነት በአንጾት ያስረዳል። ጋብቻ በሁሉም ዘንድ ይከበር፣ መኝታውም ንጹሕ ይሁን። በዕብራውያን መልእክት ምዕራፍ 13 ከቁጥር 4 ይህ መለኮታዊ ስጦታ ወሲባዊነትንም ያካትታል። እርስ በርሳችሁ አትከላከሉ ይላል። በአንደኛ ቆሮንቶስ መልእክት ምዕራፍ 7 ከቁጥር 5 የሲኖዶሱ አባቶች እንዳመለከቱት ኢየሱስ እግዚአብሔር ስለ ወንድና ሴት ያለውን ዕቅድ አስመልክቶ ሲናገር በሁለቱም መካከል ያለው ኅብረት የማይፈርስ መሆኑን አረጋግጧል። እንዲሁም ሙሴ የልባችሁን ጥንካሬ አይቶ ሚስቶቻችሁን እንድትፈቱ ፈቀደላችሁ እንጂ ከመጀመሪያው እንዲህ አልነበረም በማቴዎስ ወንጌል ምዕራፍ 19 ከቁጥር 8 አለ። ጋብቻ የማይፈርስ መሆኑ እግዚአብሔር ያጣመረውን ሰው አይለየው በማቴዎስ ወንጌል ምዕራፍ 19 ከቁጥር 6 መባሉ በሰው ላይ እንደ ጋብቻ የማይፈርስ መሆኑ እግዚአብሔር ያጣመረውን ሰው አይለየው በማቴዎስ ወንጌል ምዕራፍ 19 ከቁጥር 6 መባሉ በሰው ላይ እንደ ተጫነ ቀንበር ሳይሆን በጋብቻ ለተጣመሩ የተሰጠ ስጦታ እንደሆነ መቆጠር አለበት። የእግዚአብሔር ቸርነትና ፍቅር ሁልጊዜ በሰብአዊ ጉዞአችን አይለየን። እርሱ በጸጋው እልህኛ ልብን ይፈውሳል፣ ይለውጣል። በመስቀል መንገድ ወደ መጀመሪያው አቋሙ ይመልሰዋል። አራቱ ወንጌላውያን ጋብቻ የእግዚአብሔርን የመጀመሪያ ዕቅድ የሚያድስ የመገለጥ ሙላት የሆነውን የጋብቻን ትርጉም ያወጀውን የኢየሱስን ምሳሌ በግልጽ አሳይቷል። በማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ሁሉንም ነገር ከራሱ ጋር ያስታረቀው ኢየሱስ ጋብቻንና ቤተሰብን ወደ መጀመሪያ መልካቸው መለሳቸው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 1 እስከ 12 ጋብቻና ቤተሰብ በክርስቶስ ተበጅተዋል። በኤፌሶን መልእክት ምዕራፍ 5 ከቁጥር 21 እስከ 32
ሁኔተኛ ፍቅር ሁሉ በመፈልቅበት በቅድስት ስላሴ ምስጢር መልክ ታድሰዋል። በፍጥረት የተጀመረውና በደህነት ታሪክ የተገለጸው የተክሊል ቃል ክዳን ሙሉ ትርጉሙን የሚያገኘው በክርስቶስና በቤተ ክርስቲያኑ ነው። ክርስቶስ በቤተ ክርስቲያኑ አማካይነት ለጋብቻና ለቤተሰብ የእግዚአብሔርን ፍቅር ለመመስከርና የሱታፌ ሕይወት ለመኖር የሚያስፈልጋቸውን ጸጋ ይሰጣቸዋል። የቤተሰብ ወንጌል ወንድና ሴት በእግዚአብሔር መልክና አምሳል ከተፈጠሩበት ጊዜ አንስቶ በዘመን መጨረሻ በበጉ ጋብቻ በክርስቶስ የቃል ክዳን ምስጢር እስኪፈጸም ድረስ በመላው ዓለም ታሪክ ውስጥ ተንሰራፍቶ ይገኛል። በራእይ መልእክት ምዕራፍ 19 ከቁጥር 9 የኢየሱስ ምሳሌ ለቤተ ክርስቲያን መሠረታዊ ለውጥ ያመጣል። እርሱ ይፋ አገልግሎቱን የጀመረው በቃና ዘገሊላ በተካሄደ የሰርግ በዓል ላይ ባደረገው ተአምር ነው። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 የየዕለት ወዳጅነቱን ከአላዛርና ከሂቶቹ በሉቃስ ወንጌል ምዕራፍ 10 ከቁጥር 38 እንዲሁም ከጴጥሮስ ቤተሰብ ጋር አሳለፈ። በማርቆስ ወንጌል ምዕራፍ 8 ከቁጥር 14 ለሚያለቅሱ ወላጆች ራራላቸው ልጆቻቸውንም ከሞት አስነሳላቸው። በማርቆስ ወንጌል ምዕራፍ 5 ከቁጥር 41 እና በሉቃስ ወንጌል ምዕራፍ 7 ከቁጥር 14 እስከ 15 በዚህ አይነት የክዳን ተሐድሶ የሚያካትተውን እውነተኛ የምሕረት ትርጉም አሳየ። ዮሐንስ ጳውሎስ ዳግማዊ ዲቨንስ ኢን ሚዘርኮርዲያ ይህንንም ከሳምራዊት ሴት በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 እስከ 30 እና በምንዝር ከተያዘችው ሴት ጋር በዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ካደረጋቸው ጭውውቶችና በዚህ ወቅት በኢየሱስ ነጻ ፍቅር የተነሳ ሴቶቹ ኃጢአተኞች መሆናቸውን እንዲረዱ ሕሊናቸውን ቀሰቀሰ። በቤተልሔም ቤተሰብ ውስጥ የቃል ሥጋ መሆን በባሕሪው የዓለምን ታሪክ ለወጠ። እኛም ወደ ኢየሱስ ልደተ ምስጢር ቃሉ በማኅፀኗ ውስጥ በተጸነሰ ጊዜ ማርያም ለመልአኩ መልእክት ወደ ሰጠችው እሽታ እንዲሁም ለኢየሱስ ስም ያወጣለትና ማርያምን የተንከባከባት ዮሴፍ ወደ ገለጸው አዎን መግባት አለብን። እረኞች በከብቶች በረት አጠገብ የተሰማቸውን ሐሴት፣ የሰብአ ሰገልን ስግደትና ኢየሱስ ከወገኖቹ ጋር ስደትን፣ መከራንና ውርደትን የተካፈለበትን ወደ ግብፅ የተደረገ ስደት እናሰላስል። የዘካርያስን መንፈሳዊ ተስፋና እርሱም መጥምቁ ዮሐንስ በተወለደ ጊዜ የተሰማውን ደስታ፣ በቤተ መቅደስ ለስምዖንና ለሐና የተፈጸመውን የተስፋ ቃል፣ የሕፃኑን የኢየሱስ ጥበብ የሰሙ የሕግ መምህራን የተሰማቸውን ግርምት እናሰላስል። ከዚህም ኢየሱስ በእጁ እየሠራ የተዳደረባቸውን የአበው እምነት በመንግሥቱ ምስጢረ ፍሬ እስከሚያፈራ ድረስ የወገኖቹን እምነት አውቆ ከእምነቱም መገለጫዎችና መደበኛ ጸሎቶች የደገመባቸውን እነዚያን 30 ዓመታት እናስታውስ። የቤተሰብን የሕይወት ውበት የሚያንጸባርቅ የኢየሱስ ልደተ ምስጢርና የናዝሬት ምስጢር ይህ ነው። የአሲዚው የፍራንቺስኮስን፣ የሕፃኑ ኢየሱስ ቴሬዛንና የቻርልስ ደፉኮን ትኩረት የሳበውና ክርስቲያን ቤተሰቦችን በተስፋና በሐሰት መሞላቱን የማያቋርጥ ምስጢር ይህ ነው። የናዝሬቱ ቅዱስ ቤተሰብ የኖረበት የፍቅርና የታማኝነት ቃል ክዳን እያንዳንዱን ቤተሰብ የሚቀርጸውንና የሕይወትና የታሪክ ወጣ ውረዶችን በተሻለ መልኩ እንዲቋቋም የሚያስችለውን መርህ ያሳያል። ከዚህም በመነሳት እያንዳንዱ ቤተሰብ ድክመት ቢኖርበትም እንኳን በዓለም ጨለማ ውስጥ ብርሃን ሊሆን ይችላል። ናዝሬት የቤተሰብ ሕይወትን ትርጉም፣ የፍቅር ሱታፈውን፣ ቀላልና ምቾት የለሽ ውበቱን፣ የተቀደሰና የማይጣረስ ባሕሪውን ያስተምረናል። የእርሱ ትምህርት ምን ያህል ጣፋጭና የማይተካ፣ በማኅበራዊ ሥርዓት ውስጥ ደግሞ ሚናው ምን ያህል መሠረታዊና ወደር የሌለው እንደሆነ ያስተምረናል። ምንጭ፦ ርዕሰ ሊቃኔ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 57 እስከ 64 ላይ የተወሰደ መሆኑን እንገልጻለን።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናላት መደብ ቋንቋ ትግሪና ሰላምታና እናቀርብ። ናይ ሎም ዕለት መደብ ፈነወና ርእሰ ሊቃነ ጳጳሳት ኢሎን መበል 14 ብተኸታታሊ ኣብ ካልኣይ ጉባኤ ቫቲካን ኣማእኪሎም ኣብ ዝልግስዎ ዘለዉ ናይ ዕለት ርቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘማዕከል ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና ንሆ ሕጂ ይጅምር ክሳብ ብፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባተ ወለን ንዕድም ሰላምታና ይብፃሕኩም እናበልና ናበ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ብዛዕባ ብርሃን ኣሕዛብ ከካይድዎ ዝጸንሑ ኣስተምህሮታት ቀጺሎም ኣብ መንጎ ሰብኣውን መለኮታውን ገጻት ቤተ ክርስቲያን ምጽራር ከም ዘየለ ብምግላጽ ድማ ቤተ ክርስቲያን ኣብ ብምሉኡ ታሪኽ ናይ ክርስቶስ ፍልይ ዝበለት ተቕዋም ከም ዘይኮነት ኣዘኻኺሮም ካብ ምድሪ እተፈልየት ጽሪትን ጽፍፍትን ቤተ ክርስቲያን የላን ኣብ ታሪኽ ዝተመስረተት ሓንቲ ቤተ ክርስቲያን ክርስቶስ ጥራያ ዘላ ድማ በሉ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብዚ ሰሙን እዚ ኣብ ዘካፈልዎ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ብዛዕባ ካልኣይ ጉባኤ ቫቲካን ኣተኲሮም ዘካይድዎ ዘለዉ ትምህርተ ክርስቶስ ብምቕጻል ብዛዕባ ቤተ ክርስቲያን ኣስተምሃሩ። ቅዱስ ኣቦና ኣብ ዘካፈልዎ ኣስተምህሮ ነቲ ብዛዕባ ቤተ ክርስቲያን ዝገልጽ ሰነድ ካልኣይ ጉባኤ ቫቲካን ብርሃን ኣሕዛብ እተሰሚየ ዶግማዊ ቅዋም ብምጥቃስ ኣስተምህሮኦም ቀጸሉ። እዚ ሰነድ እዚ ብዛዕባ ሰብኣውን መለኮታውን ምስጢር ቤተ ክርስቲያን ብኸመይ ከም ዘቕርብ ድማ ገለጹ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ። ሎሚ ብዛዕባ እቲ ብዛዕባ ቤተ ክርስቲያን ዘስተምህር ዶግማዊ ቅዋም ብርሃን ኣሕዛብ እነካይዶ ዘሎና ትምህርተ ክርስቶስ ክንቅጽል ኢና። ኣብቲ ቐዳማይ ምዕራፍ ናይዚ ሰነድ ብቐዳምነት ቤተ ክርስቲያን እንታይ ምዃና ንምምላስ እተዳለወ እተሓላለኸ ክውንነት ክብል ይገልጻ። ሕጂ እምበኣር እስከ ንገዛ ርእስና ንሕተት፣ እዚ ሕልኽላኻት እዚ እንታይ ዘጠቓልል ይኸውን? ገለ ሰባት ቤተ ክርስቲያን እተሓላለኸት ስለ ዝኾነት ክትገልጻ ኣጸጋሚ ምዃና ይዛረቡ፣ ገለ ድማ እዚ ሕልኽላኻት እዚ ካብ ዝኾነ ይኹን ካልእ ማሕበራዊ ወይ ሃይማኖታዊ ጕጅለ ተፈልየ ባህርያት ዘለዋ ኣብ 2000 ዓመት ታሪኽ ዝቖመት ተቕዋም ስለ ዝኾነት እዩ ይብሉ። ኣብ ቋንቋ ላቲን ግን እዛ እተሓላለኸት ትብል ቃል ኣብ ውሽጢ ሓደ ኩንነት እተፈላለየ መዳያት ወይ ስፍሓት ስርዓታት ከም ዘለዋ ዘመልክት እዩ። በዚ ምኽንያት እዚ ብርሃን ኣሕዛብ ቤተ ክርስቲያን ብግቡእ ዝቖመት ኣካል ምዃና ከረጋግጽ ይኽእል እዩ። ከምኡ ድማ ሰብኣውን መለኮታውን ስፍሓት ብዘይምፍልላይን ብዘይምድንጋርን ብሓባር ይነብሩ ክብል ይገልጻ። እቲ ናይ መጀመርታ ስፍሓት ብኣኡ ዝግለጽ ኮይኑ እንክረአ ቤተ ክርስቲያን ነቲ ምእመናን ክርስቲያን ብምዃኖም ሓጐስን ቃልስን ዝካፈልሉ ብርታዒዖምን ድኽመቶምን ብምድግጋፍ ወንጌል ዝሰብክሉን ምልክት ህላወቲ ኣብ ጉዕዞ ህይወትና ዘሰኒየና ክርስቶስ ዝኾነት ማሕበረሰብ ስለ ዝኾነት እዩ። ይኹን እምበር እዚ መዳይ እዚ ኣብ ትካላዊ መዋቕራውን ከይተረፈ ብንጹር ዝርአ ኣማናዊ ባህሪ ቤተ ክርስቲያን ንምግላጽ እኹል ኣይኮነን፣ ምኽንያቱ መለኮታዊ ስፍሓት እውን ስለ ዘለዋ። እዚ ዳሕረዋይ ባህሪ ቤተ ክርስቲያን ኣብ ምልኣተ ፍጽምና ወይ መንፈሳዊ ጸብለልትነት ኣባላታ ዝምርኮስ ዘይኮነስ ቤተ ክርስቲያን በቲ ኣምላኽ ንደቂ ሰባት ብክርስቶስ ኣቢሉ ዝፈጸሞ መደብ ስለ እተፈጥረት እዩ። ስለዚ ቤተ ክርስቲያን ኣብ ሓደ እዋን ምድራዊት ማሕበረሰብን ምስጢራዊት ኣካል ክርስቶስን ዝግለጸላ ማሕበርን መንፈሳዊት ምስጢር ኮይና ነቲ ኣብ ታሪኽ ዘሎ ክውንነትን ናብ ሰማይ ዝጓዓዝ ዘሎ ህዝቢ ኣምላኽን እያ እተመልክት። እዚ ሰብኣውን መለኮታውን ገጻት ቤተ ክርስቲያን ሓደ ነቲ ሓደ ከይሽፍኖ ብስኒትን ውህደትን እዩ ኣብታ ማሕበር ዝርከብ። ስለዚ ቤተ ክርስቲያን ኣብዚ ግርምቢጥ ዝመስል ኩነት እያ እትግለጽ። ንሳ ሓጢአተይና ሃንጎፋ ኢላ እትቕበልን ናብ ኣምላኽ እትመርሕን ሰብኣውን መለኮታውን ሓቂ እያ። ነዚ ናይ ቤተ ክርስቲያን ክውንነት ንምብራህ እዚ ብርሃን ኣሕዛብ እተሰሚየ ሰነድ ካልኣይ ጉባኤ ቫቲካን ንሕይወት ክርስቶስ የመልክት። ረኳ ደኣስ እቶም ንጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ መንገዲ ፍልስጤም ዝረኸብዎ ሰባት ሰብነቱ የዒንቱ ኣእዳው ድምፁ ኸይተረፈ ተመኲሮም እዮም። እቶም ክስዕብዎ ዝወሰኑ ሰባት በቲ ተቐባሊ ዝኾነ የዒንቱ ምትንካፍ ናይ በረኸት ኣእዳው ናይ ሓርነትን ምሕዋይን ቃላት እውን ተተንኪፎም እዮም። ይኹን እምበር እቶም ደቂ መዛሙርቱ ነዚ ሰብኣይ እዚ ብምስዓቦም ምስ ኣምላኽ ክራኸቡ ኸኣሉ። እወ ስጋ ክርስቶስ ገጹ ኣካላዊ ምንቅስቓሳቱን ቃላቱን ነቲ ዘይረአ ኣምላኽ ብንጹር እዩ ዘንጸባርቕ። ነዚ ኩንነት ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ግምት ብምእታው ሕጂ ናብ ቤተ ክርስቲያን ክንምለስ ንኽእል ኢና። ተጠንቂቕና ምስ ንርእያ ሓደ ሓደ ግዜ ጽባቐ ወንጌል ዘንጸባርቑ ሓደ ሓደ ግዜ ድማ ከም ካልኦት ሰባት ዝቃለሱን ጌጋታት ዝገብሩን ህያዋን ብዝኾኑ ሰባት ዝቖመ ሰብኣዊ ገጽ ንረክብ ኢና። ይኹን እምበር ብኣካላታን በቲ ድሩት ምድራዊ መዳያታን እዩ ህላወ ክርስቶስ እቲ ዝፍጽሞ ምድሓንን ዝግለጽ። ከምቲ ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ዝበልዎ ኣብ መንጎ ወንጌልን ተቕዋም ቤተ ክርስቲያንን ዝኾነ ምጽራር የልቦን። ብኣንጻሩ እኳ ደኣስ መዋቕር ቤተ ክርስቲያን ወንጌል ኣብ ግዜና ክውን ንክኸውን ተጨባጥነት ክህልዎን የገልግል። ካብ ምድሪ ተፈልያ እትነብር ጽሪትን ጽፍፍትን ቤተ ክርስቲያን የላን። ኣብ ታሪኽ ዝተመስረተት ሓንቲ ቤተ ክርስቲያን ክርስቶስ ጥራያ ዘላ። እቲ ንቅድስና ቤተ ክርስቲያን ዘቕውም እዚ ዝስዕብ እዩ። ክርስቶስ ኣብኣ ዝነብር ብምዃኑ በቶም ንኡሳን ተነቀፍትን ኣባላታ ገዛ ርእሱ ከወፊ ብምርካቡን እዩ። ብዛዕባ እዚ ኣብኣ ዝፍጸም ነባሪ ተኣምር ከነስተንትን ከሎና ጥበብ ኣምላኽ ክርድኦ ንኽእል ኢና። ንሱ ብድኻምነት እቶም ፍጡራቱ ንገዛ ርእሱ ይገልጽን ኣብ ስራሕ ይቕጽልን ኣሎ። በዚ ምኽንያት እዚ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብታ ሃሴት ወንጌል ዘርእስታ ሃዋርያዊት ምዕዳኖም ንዅላትና ኣብ ቅድምታ ቅድስቲ መሬት ዝኾኑ ካልኦት ኣሕዋትና ንሓትናን ኣሳእና ምውፃእ ክንመሃር ከም ዘለና ተማሕጸኑና። እዚ ድማ ሎሚ እውን ንቤተ ክርስቲያን ንምህናጽ ዘኽእለና ነቲ ዝርአ መዋቕራ ዳግም ብምውዳብ ጥራይ ዘይኮነስ ነቲ ሰብነት ክርስቶስ ዝኾነ መንፈሳዊ ህንጻ ብምህናጽ ኣብ መንጎና ብሕብረትን ብፍቕርን ክንነብርን ከሎና እዩ። እወ ብሓቂ ተግባረ ፍቕሪ ወትሩ ምልክት ህላወ ናይቲ ዝተንሰአ ክርስቶስ እዩ ዝገልጸልና። ኩላትና ብሓሳባትና ብሓደ ነገር ማለት ኣብ ፍቕሪ ጥራይ እንተነተኩር ነርና እቲ ንዅሉ ጸብለል ዝብል ብዘይ እዚ ኸዓ ኩሉ ዋጋ ዘይብሉ ኣብ ዝኾነሉ ኣብ ንሱ ዘለዎ ድማ ንዅሉ ናብኡ ዝስሕብ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ዶግማዊ

ኣብ ገዛ ርእሳ ክትዕጾ ኣይትኽእልን እያ። የግዳስ ንዅሉ ሰብ ክፍቲ እያ ክብሉ እውን ኣስተምሃሩ። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተምህሮ ትምህርቲ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን፣ ብሩኽ መዓልቲ። ነዚ ብዛዕባ ዶግማዊ ቅዋም ብርሃን ኣሕዛብ እንገብሮ ዘለና ኣስተንትኖ ብምቕጻል ሎሚ እውን ብዛዕባ እቲ ንህዝቢ ኣምላኽ እተወፈየ ካልኣይ ምዕራፍ ናይ ዝሰነድ ክንርኢ ኢና። እቲ ንዓለምን ንደቂ ሰብን ዝፈጠረ ንነፍሲ ወከፍ ሰብ ከድሕን ዝደሊ ኣምላኽ ሓቀይና ህዝቢ ብምምራፅን ኣብ መንጎኦም ብምንባርን ኣብ ታሪኽ ናይ ምድሓን ዕዮ ይፍጽም። በዚ ምኽንያት እዚ ድማ ንኣብርሃም ብምጽዋዕ ከም ከዋኽብቲ ሰማይን ከም ሑፃ ባሕርን ዝበዝሑ ክገብሮም ምዃኑ ብምግላጽ ቃል ተስፋ ኣተወሉ። ንደቂ ኣብርሃም ካብ ባርነት ሓራም ሰውፅኦም እግዚኣብሔር ቃል ኪዳን ኣተወሎም። የሰንዮም ነበረ እውን ይከናኸኖምን ካብኡ ኣብ ዝረሓቕሉ እዋን ድማ ይእክቦም ነበረ። ስለዚ መንነት እዚ ህዝቢ እዚ ብግብሪ ኣምላኽ ኣብኡ ብምእማንን እዩ ተረኺቡ። ንዅሎም ህዝብታትን ንብምልኦም ደቂ ሰባትን ኣብ በሪኽ ቦታ ከም ዝተተኽለ ኣመልካቲ መብራህቲ ኮይኖም ብምስሓብ ንኻልኦት ኣሕዛብ ብርሃን ክኾኑ እዮም ተጸዊዖም። እቲ ጉባኤ ከም ዝገለጾ ድማ ግናኸ እዚ ዅሉ ድማ ከም ምስሊ ናይቲ ብክርስቶስ ክጸድቕ ዘለዎ ሓድሽን ፍጹምን ዝኾነ ኪዳንን ናይቲ በቲ ስጋ ዝለበሰ ቃል ኣምላኽ ዝውሃብ ምልኣተ ግልጸትን ከም መሰናደዊ ኮይኑ እዩ እተፈጸመ። ብርግጽ ክርስቶስ እዩ ስጋውን ደሙን ብምሃብ ነዚ ህዝቢ እዚ ኣብ ገዛ ርእሱ ዘሕብሮ። ሕጂ ድማ እዚ ህዝቢ እዚ ብኣባላት ነፍሲ ወከፍ ብሔራት ዝቖመ ኮይኑኣሎ። ብእምነት ኣባኡ ብምሕባር ንዓኡ ጽን ብምባል ብመንፈስ እቲ ዝተንስአ ክርስቶስ ተደሪኹ ድማ ልክዕ ከም ናቱ ዝመስል ዓይነት ሕይወት ብምንባር ሓድነት ዘለዎ ይኸውን። እዚ ድማ ቤተ ክርስቲያን እያ። እቶም ንህላውኦም ካብ ስጋ ክርስቶስ ዝረኽቡ፣ ንባዕላቶም ከዓ ኣካል ክርስቶስ ዝኾኑ ህዝቢ እያ። እቶም ብኣኡ ተጸውዑ ካብ ኵሎም ኣሕዛብ ምድሪ ብምትእኽኻብ ድማ ብኣንስትን ሰብኡትን ዝቖመ ህዝቢ ኣምላኽ እያ ደኣ እምበር ከም ካልእ ዝኾነ ህዝቢ ኣይኮነትን። ሕመረት ሓድነቶም ድማ ቋንቋ፣ ባህሊ፣ ዓሌት ዘይኮነስ ኣብ ክርስቶስ ዘለዎም እምነት እዩ። ስለዚ ቤተ ክርስቲያን ብመሰረት እቲ ዘደንቕ መግለጺ ናይቲ ጉባኤ ማሕበር ናይቶም ኵሎም ብእምነት ናብ ኢየሱስ ዘቋምቱ እያ። መሲሓዊ ዝኾነ ህዝቢ እዩ፣ ምኽንያቱ ክርስቶስ እቲ መሲሕ ርእሶም ክንዲ ዝኾነ፣ እቶም ኣባላቱ ዝኾኑ ድማ እቲ ኮይኖሞ ዘለዉ ብውህበት ክርስቶስ ክንዲ ዝኾነ ማለት ብኣኡ ደቂ ኣምላኽ ብምዃን ጥራይ ስለ ዝኾንዎ ብብቕዓቶም ወይ ብማዓርጎም ኣይሕበኑን እዮም። ስለዚ ኣብ ቤተ ክርስቲያን ልዕሊ ዝኾነ ይኹን ዕማም ወይ ተልእኾ እቲ ብሓቂ ዘገድስ ነገር ምስ ክርስቶስ ብምጥባቕ ብጸጋ ውሉድ ኣምላኽ ምዃን እዩ። ከም ክርስቲያን ምእመናን መጠን ክንደልዮ ዘለና ናይ ክብሪ መዓርግ እዚ ጥራይ እዩ። ካብ ኣቦ ብዘይምቁራጽ ህይወት ክንቅበልን ከም ደቁ ክንነብርን ኣብ ንሓድሕድና ድማ ከም ኣሕዋትን ኣሓትን ኮይንና ክንነብር ኢና ኣብ ቤተ ክርስቲያን ዘሎና። ስለዚ እቲ ኣብ ቤተ ክርስቲያን ንርክባት ዘነቓቕሕ ሕጊ ከምቲ ካብ ኢየሱስ እንቕበሎን እንርእዮን ፍቕሪ እዩ። ሸቶኣ ድማ መንግስቲ ኣምላኽ እዩ። ንሳ ድማ ምስ ኵሎም ደቂ ሰባት ሓቢራ ትጓዓዛላ። ኣብ ክርስቶስ ኣብቲ ጐይታን መድሓንን ናይ ነፍሲ ወከፍ ሰብኣይን ሰበይትን ዝኾነ ሓድነት ዘለዋ ቤተ ክርስቲያን ኣብ ገዛ ርእሳ ክትዕጾ ኣይትኽእልን እያ። እኳ ደኣ ንዅሎም ደቂ ሰባት ክፍቲ እያ፣ ናይ ኵሉ ድማ እያ። እቶም ብክርስቶስ ዝኣምኑ ኣባላት እኳ እንተኾኑ ኵሎም ደቂ ሰባት ኣባላት ናይ ዝሓድሽ ህዝቢ ኣምላኽ ክኾኑ ተጸዊዖም እዮም። ስለዚ እቲ ብመጀመርታ ንሰብ ከም ሓደ ህዝቢ ገይሩ ዝፈጠረ ነቶም ፋሒሎም ዘለዉ ደቁ ክእክቦም ስለ ዝደሊ ሓሳብ ፍቓድ ኣምላኽ ምእንቲ ክፍጸም እዚ ህዝቢ እዚ ሓደን ፍሉይን ህዝቢ ብምዃን ናብ ኵሉ ዓለምን ናብ ኵሉ ዘመናትን ክዝርጋሕ ኣለዎ። ስለዚ እቶም ገና ንወንጌል ዘይተቐበሉ እውን ከይተረፉ ብገለ ወገን ናብ ህዝቢ ኣምላኽ ዘተኵሩ እዮም። ቤተ ክርስቲያን ከዓ ኣብ ተልእኾ ክርስቶስ ብምትሕብባር ነፍስ ወከፍ ሰብ ምስ ክርስቶስ ምእንቲ ክራኸብ ወንጌል ኣብ ኵሉ ቦታ ንዅሉ ምእንቲ ከተብጽሕ ተጸዊዓላ። ኣብ ቤተ ክርስቲያን ንነፍሲ ወከፍ ሰብ ዝኸውን ቦታ ኣሎን ክህሉን ኣለዎን። ነፍሲ ወከፍ ክርስቲያን ከዓ ወንጌል ክሰብኽን ኣብ ዝነብረሉን ዝሰርሐሉን ሃዋህው ክምስክሮን ተጸዊዑ ኣሎ። ስለዚ እዚ ህዝቢ እዚ ንሃብትን ንጸጋን እተፈላለዩ ህዝብታት ብምቕባል ካቶሊካውነቱ የርኢ። በዚ ኸምዚ ድማ ንምጽራዮምን ንምትብባዖምን ሓድሽ ወንጌል የወፍየሎም። በዚ መዳይ እዚ ቤተ ክርስቲያን ሓንቲ እኳ እንተኾነት ንዅሎም ደቂ ሰባት እውን እተጠቓልል እያ። ሓደ ዓብዪ ናይ ስነ መለኮት ሊቕ ነዚ ኸምዚ ኽብል ገሊ

ይጽዎ ይርከብ። እታ ፍልይቲ ታቦት ምድሓን ንዅሉ ዓይነት ሰባት ኣብቲ ገፊሕ መርሕባ ክትቅበሎም ኣለዋ። እቲ እንኳ ኣዳራሽ ጽምብል፣ እቲ እትቕርቦ መግቢ ድማ ካብ ኵሉ ፍጥረታት እተሰናደወ እዩ። እቲ መዳርግቲ ዘይብሉ ክዳን ክርስቶስ እውን ከምቲ ብዙሕ ሕብርታት ዘለዎ ክዳን ዮሴፍ እዩ። ቤተ ክርስቲያን ካብ ዝተፈላለዩ ዜግነትን ቋንቋታትን ባህልታትን ዝመጹ ደቂ ኣንስትዮን ደቂ ተባዕትዮን ብእምነት ብምሕባር ዝነብሩላ ህዝቢ ምዃና ምፍላጥ ዓብዪ ምልክት ተስፋ እዩ። ኣብ ልቢ ደቂ ሰብ እተቐመጠ ምልክት መዘኻኸርን ትንቢትን ናይቲ እግዚኣብሔር ኣቦ ንዅሎም ደቁ ዝጸውዓሉ ሓድነትን ሰላምን እዩ። ክቡራትን ክቡራንን ሰማዕትና፣ እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተንትኖ ብዛዕባ እቲ ብኻልኣይ ጉባኤ ቫቲካን እተኣወጀ ብርሃን ኣሕዛብ እተሰሚየ ሰነድ ዝገብርዎ ዘለዉ ተኸታታሊ ትምህርተ ክርስቶስ ብምቕጻል ነፍሲ ወከፍ እተጠምቀ ምእመን ብዛዕባ ክርስቶስ ብቐጻሊ ምስክርነት ክህብ ከም እተጸውዐን ንጡፍ ወኪል ስብከተ ወንጌል ምዃኑን ብምግላጽ ኣስተምሂሮም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ነፍሲ ወከፍ ተጠምቀ ሰብ ብመሰረት እቲ ጐይታ ንመላእ ቤተ ክርስቲያን ዝሃቦ ትንቢታዊ ውህበት ብዛዕባ ክርስቶስ ብቐጻሊ ክምስክር እተጸውዐን ንጡፍ ወኪል ስብከተ ወንጌል እዩ ክብሉ ገሊጾም። ቅዱስነቶም ነቲ ብዛዕባ ኻልኣይ ጉባኤ ቫቲካን ብተኸታታሊ ዝገብርዎ ዘለዉ ትምህርቲ ክርስቶስ ብምቕጻል ኣብዚ ሰሙን እዚ እውን ነቲ ንቤተ ክርስቲያን ከም ህዝቢ ኣምላኽ ንዝብል ኣርእስቲ እተወፈየ ካልኣይ ምዕራፍ ናይ ዶግማዊ ቅዋም ብርሃን ኣሕዛብ እንደገና ብምስትንታን መሲሓዊ ህዝቢ ካብ ክርስቶስ ኣብቲ ናይ ምድሓን ተልኽኡ ዝፍጽመሉ ናይ ክህነትን ትንቢታውን ከምኡ ንጉሳዊ ተልእኾ ተሳትፎ ከም ዝቕበል ኣስተምሃሩ። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ። ሎሚ ነቲ ቤተ ክርስቲያን ከም ህዝቢ ኣምላኽ ንዝብል ኣርእስቲ እተወፈየ ካልኣይ ምዕራፍ ናይ ጉባኤያዊ ቅዋም ብርሃን ኣሕዛብ ከነጽንዕ ደሊ። እዚ መሲሓዊ ህዝቢ ካብቲ ክርስቶስ ናይ ምድሓን ተልኽኡ ዝፈጸመሉ ናይ ክህነትን ትንቢታውን ንጉሳውን ዕዮ ተሳትፎ ይቕበሉ። ኣበውዚ ጉባኤ እዚ ጐይታናን መድሓኒናን ኢየሱስ ክርስቶስ በቲ ሓድሽን ዘለዓለማውን ኪዳን ኣቢሉ ንደቀ መዛሙርቱ ከም ንጉሳዊ ክህነት ገይሩ ብምሻም መንግሥቲ ክህነት ከም ዘቖመ ይምህሩ። እዚ ሓባራዊ ክህነት ምእመናን ብጥምቀት እዮም ዝቕበልዎ። እዚ ኸዓ ንኣምላኽ ብመንፈስን ብሓቅን ከነምልኾን ነቲ ብቤተ ክርስቲያን ካብ ኣምላኽ እተቐበልዎ እምነት ነቲ ብቤተ ክርስቲያን ካብ ኣምላኽ እተቐበልናዮ እምነት ኣብ ቅድሚ ሰባት ክንምስክር ድማ ዘኽእለና እዩ። ብተወሳኺ እውን ብምስጢረ ሜሮን ኣቢሎም ምስ ቤተ ክርስቲያን ኣጸቢቖም ይተኣሳሰሩ። መንፈስ ቅዱስ ከዓ ከም እሙናት መሰኻኽር ክርስቶስ መጠን ብቓልን ብግብርን ንእምነት ኣብ ኵሉ ከብጽሑን ክጣበቑን ብጽንዓት ምእንቲ ክእዘዙ ፍሉይ ሓይሊ ይህቦም። እዚ ተወፋይነት እዚ ሱር ናይቲ ነቶም ማዕርገ ክህነት እተቐበሉ ኣገልገልትን ምእመናንን ዝሕብር ሓባራዊ ተልእኾ እዩ። ርእሰ ሊቃነ ጳጳሳት ፍራንቸስኮ ብወገኖም ከም ዝገለጽዎ ንሕዝቢ ኣምላኽ ክንዕዘብን ከለና ኵላትና ከም ምእመናን ናብ ቤተ ክርስቲያን ከም እናኣቱ ምዝካር እዩ። እቲ ንመንነትና ንሓዋሩ ዝሓትምን ኵሉ ሰዕ ክንሕበነሉ ዝግብኣና ቀዳማይ ምስጢር ጥምቀት እዩ። ብጥምቀትን ብቕብኣተ መንፈስ ቅዱስን ምእመናን ከም መንፈሳዊ ቤትን ቅዱስ ክህነትን ይውፈዩ። ስለዚ ኵሉ ኣማኒ ዝኾነ ቅዱስ ህዝቢ ኣምላኽ የቕውም። ተግባራት ንጉሳዊ ክህነት ብብዙሕ መንገድታት እዩ ዝካየድ። እዚ ኵሉ ድማ ንቕድስና ዝዓለመ እዩ። ብቐዳምነት ድማ ኣብ መስዋእተ ቅዱስ ቁርባን ብምስታፍ እዩ ዝፍጸም። በዚ ኸምዚ ብጸሎትን ብተጋድሎን ብንጡፍ ኣገልግሎት ፍቕርን በቲ ካብ ኣምላኽ ዝረኸብናዮ ጸጋ ብዛዕባ እቲ እተሓደሰ ሕይወት ንምስክር። ከምቲ እዚ ጉባኤ ኣሕጽር ኣቢሉ ዝገለጾ እዚ ናይ ቅድስና ባሕርያት ህያው መዋቕር ናይዚ ክህነታዊ ማሕበረሰብን ኣብ ግብሪ ዝውዕል ብምስጢራትን ብመንፈሳዊ ሓይላት ብምንባርን እዩ። ኣስዒቦም ድማ ኣበው ናይዚ ጉባኤ እዚ ቅዱስ ህዝቢ ኣምላኽ ኣብ ትንቢታዊ ተልእኾ ክርስቶስ ከም ዝሳተፍ የስተምህሩና። ኣብዚ ዓውዲ እዚ ድማ ኣገዳሲ ዝኾነ ፍረ ነገር ማለት ናይ እምነት መግለጽን ናይ ምእመናን ስምምዕን ዝብል ሓሳባት ኣተኣታተዉ። እቲ ብዛዕባ ዓንቀጽ እምነት ዝግደስ ዝነበረ ሽማግለ ናይዚ ጉባኤ እዚ ከም ዝገለጾ ድማ
እዚ ሰንሱስ ፊደሊ ናይ ምእመናን እምነት ልክዕ ከም ናይ መላእ ቤተ ክርስቲያን ሓይሊ እዩ። ቤተ ክርስቲያን ድማ ብእምነታ ነቲ እተዋህበ ግልጸት ኣፍልጦ ብምሃብ ኣብ ጉዳያት እምነት ንሓቅን ሓሶትን እትፈልየሉ ብተመሳሳሊ እዋን ከዓ ኣብ እምቆት እተኣትወሉን ኣብ ህይወታ ድማ ምሉእ ብምሉእ እተዓየሉን እያ። ስለዚ መግለጺ እምነት ናይ ውልቀ ሰባት ዝኾኑ ኣመንቲ ብገዛእ ርእሶም ዘይኮነስ ከም ኣባላት ህዝቢ ኣምላኽ መጠን እዩ ዝፍጸም። ብርሃን ኣሕዛብ ድማ ኣብዚ መዳይ እዚ እዩ ዘተኩር። ናይ ሮማ ጳጳስ ወራሲኡን ኣገልጋሊኡን ከም ምዃኖም ኣብ ዘለዎም መዝነት ቤተ ክርስቲያን ዘይትሰሓሓት ከም ምዃና ድማ የስተምህሩ። ብዘሎ ኣካል እዞም ምእመናን ከምቲ በዚ ቅዱስ እተቐብኡ ከም ምዃኖም ኣብ ናይ እምነት ጉዳያት ክጋገዩ ኣይክእሉን እዮም። ካብ ጳጳሳት ክሳብ እቶም ናይ መወዳእታ ምእመናን ኣብ ናይ እምነትን ስነ ምግባርን ጉዳያት ኣድማሳዊ ስምምዕ ከርእዩ ከለዉ ነዚ ፍሉይ ባህር እዚ ብምልኣት ከም ሓደ መልእልተ ባህርያዊ ምስትውዓል ገይሮም የንጸባርቑ። ስለዚ ቤተ ክርስቲያን ከም ሕብረት ምእመናን መጠን ብባህርያዊ መንገዲ ንጓሶት ነፍሳት እውን ብምጥቕላል ኣብ ናይ እምነት ጉዳያት ክትጋገ ኣይትኽእልን እያ። እቲ ኣብ ቅብኣተ መንፈስ ቅዱስ እተመስረተ ሓቂ እዚ ዝዕቀበሉ ኣካል እቲ ኣብ ባህርያዊ ምስምማዕ ምእመናን ዝግለጽ መልእልተ ባህርያዊ መግለጺ እምነት ኩሎም ህዝቢ ኣምላኽ እዩ። ኣብዚ ስልጣን ኣስተምህሮት ቤተ ክርስቲያን ዘዕቁቦ ሓድነት እዚ ነፍሲ ወከፍ እተጠምቀ ምእመን ብመሰረት እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንመላእ ቤተ ክርስቲያኑ ዘወፈዮ ትንቢታዊ ውህበት ንክርስቶስ ብቐጻሊ ክምስክር ዝተጸውዐ ንጡፍ ወኪል ወንጌላውነት ምዃኑ ይግለጽ። እወ እቲ ብትንሣኤ ክርስቶስ ኣቢሉ ናባና ዝመጽእ መንፈስ ቅዱስ ነቶም ኣብ ኩሉ ደረጃ ዘለዉ ምእመናን ፍሉይ ጸጋ ይዕድሎም እዩ። በዚ ውህበታት እዚ ኣቢሉ ንምሕዳስን ንምህናጽን ቤተ ክርስቲያን ኣበርክቶ ዝገብር እተፈላለየ ዕዮታትን ሥልጣናትን ንምፍጻም ብቑዓትን ድልዋትን ይገብሮም። በዚ ኸምዚ ድማ ፍሉይ ኣርኣያ ናይ ዝህያው ውህበት ዝኾነ ሕይወት ብዕዮ ጸጋኡ ኣቢሉ ብቐጻሊ ዝበቁልን ዝዕምብብን እተቐደሰ ሕይወት እዩ ዘቕርበሎም። ኣቕላስያውያን ማኅበራት ድማ ከምኡ ንሕዝቢ ኣምላኽ ንምህናጽ ዝኸውን መንፈሳዊ ፍረታትን በበይኑ ዝዓይነቱ ፍርያትን ከም ዘለዎ ዘርኢ ብሩህ ኣብነት እዩ። ፍቁራት ኣሕዋተይ፣ ክፍሊ ሕዝቢ ኣምላኽ ናይ ምዃን ውህበት ስለ ዝረኸብና ዘሎና ምስትውዓልን ምስጋናን ኣብ ውሽጥና ነነቓቕሕ። እዚ እውን መዝነትና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ኣብ ካልኣይ ጉባኤ ቫቲካን እተኣወጀ ሰነድ ብርሃን ኣሕዛብ ዝገብርዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ብዛዕባ እቲ ቤተ ክርስቲያን ወንጌል ንምስባኽ ኣብ ዘለዋ ተልእኾ ኣገዳሲ ባህሪ ዝኾነ ሃይራርቃዊ ስርዓተ ስልጣን የስተንትኑ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ ሳልሳይ ምዕራፍ ዶግማዊ ቅዋም ብርሃን ኣሕዛብ ብምስትንታን ኣብ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣስተምሂሮም። ርእሰ ሊቃነ ጳጳሳት ኣብ ዘካፈልዎ ትምህርተ ክርስቶስ እቲ ኻልኣይ ጉባኤ ቫቲካን ዘቕረቦ ሰነድ ፈለማ ንመንነት ቤተ ክርስቲያን ከም ህዝቢ ኣምላኽ ገይሩ ድሕሪ ምምርማሩ ናብ ሃይራርቃዊ ስርዓተ ስልጣን ብምሕላፍ እውን ከም ዝገለጸ ዘኪሮም። ናይ ቤተ ክርስቲያን ሃይራርቃዊ ስርዓተ ስልጣን ምስ ህዝቢ ኣምላኽ ብዝተተሓሓዘ ቀጺሉ ዝመጽእ ረቋሒ ዘይኮነስ ምስ ልደት ቤተ ክርስቲያን ተተሓሓዘ መሰረታዊ መዳይ ምዃኑ እውን ኣመልከቱ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ። ብዛዕባ ዶግማዊ ቅዋም ብርሃን ኣሕዛብ ገለ ሓሳባት ብምክፋል ብዛዕባ እዚ ሰነድ ካልኣይ ጉባኤ ቫቲካን ትምህርትና ክንቅጽል ኢና። ሎሚ ንቤተ ክርስቲያን ከም ህዝቢ ኣምላኽ ጌርና ድሕሪ ምቕራብ ብዛዕባ ሃይራርቃዊ ስርዓተ ስልጣን ቤተ ክርስቲያን ንምምርማር ከነወፍዮ ኢና። ካቶሊካዊት ቤተ ክርስቲያን ኣብቶም ክርስቶስ ህያው ኣዕኑድ ናይታ ምስጢራዊት ኣካሉ ገይሩ ዝሸሞም ሃዋርያት እተመስረተት ኮይና ንሓድነትን ተልእኾን ቅድስናን ኩሎም ኣባላታ ንምግልጋል ዝዓይ ሃይራርቃዊ ስልጣን ኣለዋ። እዚ ቅዱስ ስርዓት እዚ ንሓዋሩ ኣብ ሃዋርያት እተመስረተ እዩ። ከም ሰበ ሥልጣን መሰኻኽር ትንሣኤ ክርስቶስን ከምኡውን ብጐይታ ንተልእኾ ናብ ኵሉ ዓለም እተላእኩ እዮም። ሐዋርያት ነቲ ናይ መምህሮም ትምህርቲ ድሕነት ብተኣማንነት ክዕቅብዎ ስለ ተጸውዑ ኣገልግሎቶም ነቶም ክሳዕ ዳግም ምጽአት ክርስቶስ ንቤተ ክርስቲያን ናብቶም ኣብ ሐዋርያዊ ጉስነት ዝተክእዎም ኣብ ምቕዳስን መሪሕነትን ምስትምሃርን ዝቕጽሉ ሰባት የመሓላልፍዎ። እዚ ኣብ ወንጌልን ኣብ ትውፊት ቤተ ክርስቲያንን እተመስረተ ሐዋርያዊ ምትኽኻእ
ኣብ ሳልሳይ ምዕራፍ ብርሃን ኣሕዛብ ብዛዕባ ሃይራርካዊ ስርዓተ ስልጣን ቤተ ክርስቲያን ብፍላይ ከዓ ብዛዕባ ኤጲስቆጶሳውነት ኣብ ዝብል ኣርእስቲ ተገሊጹ ይርከብ። እቲ ጉባኤ ከም ዝገለጾ እዚ ሃይራርካዊ ስርዓተ ስልጣን ቤተ ክርስቲያን ንውሽጣዊ ውዳበ ቤተ ክርስቲያን ከም ማሕበራዊ ኣካል ኮይኑ ዝዓይ ሰብኣዊ ህንፃ ከም ዘይኮነ ድማ ይገልጽ። የግዳስ ነቲ ክርስቶስ ንሃዋርያት ዝሃቦም ተልእኾ ክሳዕ መወዳእታ ዘመን ንምቕጻል ዝዓለመ መለኮታዊ ተቕዋም እዩ። እዚ ፍረ ነገር እዚ ኣብ ሳልሳይ ምዕራፍ እዩ ተገሊጹ ዝርከብ። ኣብቶም ቀዳሞት ክልተ ምዕራፋት ብዛዕባ እንታይነት ቤተ ክርስቲያን ድሕሪ ምስትምሃር እዚ ሃይራርካዊ ስርዓተ ስልጣን ዘለዎ ተቕዋም ንህዝቢ ኣምላኽ ብዝምልከት ቀጺሉ ዝመጽእ ርቓሒ እዩ ማለት ኣይኮነን። ከምቲ እቲ ናብ ኣሕዛብ ዝተሰሚየ ሰነድ ከም ዝገለጾ ሃዋርያት ናይ ተሓዳስ እስራኤል ኮይኖም ዝበቕሉ ተኽሊ እዮም። ብተመሳሳሊ ድማ ጅማሬ ናይዚ ቅዱስ ሃይራርካዊ ስርዓተ ስልጣን እዮም። ከመይሲ ማሕበር ናይቶም ብምስጢረ ፋሲካ ክርስቶስ እተበጀው ኮይኖም ንዓለም ከም መሳርሒ ድሕንነት ዝቖሙ እዮም። ዕላማ ናይዚ ጉባኤ እዚ ንምርዳእ ነቲ ኣብ ሳልሳይ ምዕራፍ ናይ ብርሃን ኣሕዛብ ተገሊጹ ዘሎ ኣርእስቲ ብጥንቃቐ ከነንብቦ ኣለና። እዚ ድማ ነቲ ካብ እግዚኣብሔር ኣቦ ብወልድ ተቐበልናዮን ብምውራድ መንፈስ ቅዱስ እተፈጸመን መሰረታዊ መዋቕር ቤተ ክርስቲያን ዝገልጽ እዩ። ኣበው እዚ ጉባኤ እዚ ቅዋም ኮንስቲትዩሽን ዝብል ቃል ብዘመናዊ መንገዲ እንተተረዲእናዮ ከም ዘመልክተልና ንትካላዊ ባእትታት ቤተ ክርስቲያን ከቕርቡ ዝተጠቕምሉ ኣይነበረን። ኣብ ክንድኡስ እዚ ሰነድ ኣብ ትርጉም ኣገልግሎታዊ ወይ ሃዋርያዊ ስርዓተ ክህነት ዘተኮረ እዩ ዝነበረ። እዚ ድማ ብመሰረቱ ከም ደረጃታት ስልጣን ጥራይ ዘይኮነስ ካብ ተራ ክህነት ምእመናን እተፈልየ እዩ። ምስ እዚ ዳሕረዋይ ሓባራዊ ክህነት ምእመናን ድማ ንሓድሕዱ እተኣሳሰረ እዩ። ነፍሲ ወከፎም ብፍሉይ መንገዲ ኣብ ሓደ ክህነት ክርስቶስ ዝሳተፉ እዮም። በዚ ከምዚ እዚ ጉባኤ እዚ ነቲ ንቤተ ክርስቲያን ንምግልጋል እተወፈየ ስልጣን ከም ሳክራ ፖቴስታ ቅዱስ ስልጣን ኮይኑ ከም እተዋህበ ኣገልግሎት ገይሩ ይዛረበሉ። ብፍላይ ብዛዕባ ኤጲስቆጶሳውነት፣ ድሕሪኡ ድማ ብዛዕባ ክህነት፣ ከምኡ ውን ኣብ ማዕርገ ዲቁና ከም ደረጃታት ናይ ሓደ ምስጢረ ክህነት ገይሩ እዩ ዘቕርቦ። ስለዚ እዚ ጉባኤ በቲ ሃይራርካዊ ስርዓተ ስልጣን ዝብል ቅጽል ኣቢሉ ቅዱስ መበቆል ሃዋርያዊ ኣገልግሎት ኣብ ተግባረ ኢየሱስ ክርስቶስ እቲ ሕያዋይ ጓሳ ከምኡ ውን ውሳጣዊ ርክባቱን ክገልጽ እዩ ዝደሊ። ጳጳሳት ብቐዳምነት ብጳጳሳት ኣቢሎም ከዓ ካህናትን ዲያቆናትን ናብ ኣገልግሎት ኩሎም ህዝቢ ኣምላኽ ዝመርሖም ዕማማት ተቐቢሎም እዮም። በዚ ከምዚ ድማ ናብ ሓባራዊ ዕላማ ብነጻነትን ብስርዓትን እናዓበዩ ናብ ድሕነት ምእንቲ ክበጽሑ እዮም። ሰነድ ብርሃን ኣሕዛብ ነቲ ጉባኤያውን ሓባራውን ባህሪ እዚ ሃዋርያዊ ተልእኾ ብተደጋጋሚ ብምዝካር እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንጓሶት ህዝቡ ዝሃቦም ግዴታ ሓቀይና ኣገልግሎት እዩ። እዚ ድማ ኣብ ቅዱሳት መጽሕፍቲ ዲያኮንያ ወይ ኣገልግሎት ተባሂሉ ይጽዋዕ። ስለዚ ርእሰ ሊቃነ ጳጳሳት ጳውሎስ ሻድሻይ ነቲ ሃይራርካዊ ስርዓተ ስልጣን ካብ ልግሲ ክርስቶስ እተወልደ ነቲ ክርስቶስ ንቤተ ክርስቲያኑ ዘውረሶ ሃብቲ እምነት ኣብነታትን ትእዛዛትን ባህርያትን ብዘይገለ ጉድልነት ንምትሕልላፍን ንምዝርጋሕን ንምርግጋጽን ከም ሓቀይና ምስክርነት ገይሮም ዘቕረብዎ ምኽንያት ክንርዳእ ንኽእል ኢና። ፍቁራት ኣሕዋትን ኣሓትን ኣብ ኩሉ ክፍልታት ዓለም ንሰናይ ኩሎም እተጠምቁ ዘገልግሉ ተባዓት ልኡካነ ወንጌል ዘወፍይዎ ልግስን ናብ መላእ ቤተ ክርስቲያኑ ምእንቲ ክልእ ከሎምን ናብ ጐይታ ንጸሊ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ብዛዕባ ዶግማዊ ቅዋም ብርሃን ኣሕዛብ ዘርእስቱ ሰነድ ካልኣይ ጉባኤ ቫቲካን ዝገብርዎ ዘለዉ ተኸታታሊ ትምህርተ ክርስቶስ ብምቕጻል ቅድስና ንዅሎም እተጠምቁ ደኣ እምበር ናይ ውሑዳት ጥራይ ዝኾነ ፍሉይ መሰል ከም ዘይኮነን ከምኡ ውን ብሓጐስ ክንቅበሎን ምላሽ ክንህበሉን እንከሎና ኣብ መዓልታዊ ህይወትና ይግለጽ ብምባል ኣስተምሂሮም። ቅድስና ንውሑዳት ጥራይ ዝኸውን ፍሉይ መሰል ኣይኮነን። የግዳስ ንነፍሲ ወከፍ እተጠምቀ ወዲ ሰብ ብፍጹም ልግሲ ማለት ንኣምላኽን ንብጻይን ብዘላቶ ፍቕሪ ምሉእ ብምሉእ ክሰርሕ ዝገብር ውህበት እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ሃገረ ቫቲካን ኣብ ዝለገስዎ ኣብዚ ሰሙን እዚ እውን ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዘቕርብዎ ዘለዉ ተኸታታሊ ትምህርተ ክርስቶስ ብምቕጻል ብዛዕባ ዶግማዊ ቅዋም ብርሃን ኣሕዛብ ጠቒሶም ብዛዕባ ቤተ ክርስቲያን ኣስተምሃሩ።
ርእሰ ሊቃነ ጳጳሳት ኣብ ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ሓምሻይ ምዕራፍ ናይ ዝሰነድ እዚ ብምውሳድ ንዓለም ለኻዊ ጽውዓ ቅድስና ናይ ኵሎም ምእመናን ብኸመይ ከም ዘስተምህር ኣስተንቲኖም ነፍሲ ወከፍ ብጸጋ ኣምላኽ ክነብርን ብመንፈሳውያን ሓየላት ክዓይን ከምኡውን ንክርስቶስ ክንመስል ከም እተጸዋዕና ብኣጽንዖት ተዛሪቦም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ኣስተምህሮ ትምህርቲ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን፣ ብሩኽ መዓልቲ። እቲ ጉባኤያዊ ሰነድ ዝኾነ ብዛዕባ ቤተ ክርስቲያን ዘስተምህር ደጉማዊ ቅዋም ብርሃን ኣሕዛብ ንሓምሻይ ምዕራፉ ንቅድስና ኵሎም ምእመናንን ንኣድማሳዊ ጽዋዓን ኣወፍይዎ ይርከብ። ነፍሲ ወከፍና ብጸጋ ኣምላኽ ክንነብር ተጸዊዕና ኢና። ንመንፈሳውያን ሓይላት ኣብ ግብሪ ብምውዓልን ንክርስቶስ ክንመስል ድማ ተጸዊዕና ኢና ዘሎና። ቅድስና ብመሠረት እዚ ደጉማዊ ቅዋም ንውሑዳት ጥራይ ዝኾነ ፍሉይ መሰል ኣይኮነን። የግዳስ ንነፍሲ ወከፍ ተጠምቀ ወዲ ሰብ ብፍጹም ልግሲ ማለት ንኣምላኽን ንብጻይን ብዘላቶ ፍቕሪ ምሉእ ብምሉእ ክሰርሕ ዝድርኽ ውህበት እዩ። ልግሲ ከም ሓቁ እኳ ደኣስ ናይቲ ዅሎም ምእመናን እተጸውዕሉ ቅድስና ማእከል እዩ። እዚ መንፈሳዊ ሓይሊ እዚ ብእግዚኣብሔር ኣብን ብወዱ ኢየሱስ ክርስቶስን ኣቢሉ ዝሰርሕ መንፈሳዊ ሓይሉ ኾይኑ ኣብ ልዕሊ ዅሉ ናብ ቅድስና ንምብጻሕ ዝሕግዝ መጋበሪታት ዝገዝእን ነዚ መጋበሪታት እዚ ድማ ህያው ዝገብርን እዩ። እቲ ዝለዓለ ደረጃ ቅድስና ከምቲ ኣብ ቀዳሞት መዓልትታት ቤተ ክርስቲያን ዝነበረ ሰማዕትነት ልዕሊ ዝኾነ ምስክርነት እምነትን ምሕረትን እዩ። በዚ ምኽንያት እዚ እቲ ጉባኤ ከም ዘመልከቶ ነፍሲ ወከፍ ኣማኒ ብደሙ እውን ከይተረፈ ንክርስቶስ ክእመን ድልው ክኸውን ከም ዘለዎ የስተምህር። ስለዚ ከምቲ ኣቐዲሙ ዝነበረ ሎምን ወትሩን ከምኡ ኢሉ እዩ ዝቕጽል ዘሎ። እዚ ናይ ምስክርነት ድልውነት እዚ ክርስቲያን ምእመናን ኣብ ሕብረተሰብ ምልክት እምነትን ፍቕርን ኮይኖም ንፍትሒ ደው ክብሉ ኸለዉ ዝፍጸም እዩ። ኵሎም ምስጢራት ብቐዳምነት ድማ ቅዱስ ቁርባን ንነፍሲ ወከፍ ወዲ ሰብ ምስ ክርስቶስ ከማርኣያን መለክዒ ቅድስናን ብምውህሃድ ቅዱስ ሕይወት ዘተባብዕ ምግቢ ይኾኑ። ንሱ ንቤተ ክርስቲያን ይቕድሳ፣ ባዕሉ ድማ ርእሳን ጓሳኣን እዩ። ቅድስና ድማ በዛ ኣረኣያ እዚ ውህበት እዩ። እዚ ድማ ኣብ መዓልታዊ ሕይወትና ብሓጎስ ክንቅበሎን ብተጸምዶ መልሲ ክንህበሉን ከሎና ይግለጽ። ኣብዚ መዳይ እዚ ርእሰ ሊቃነ ጳጳሳት ቅዱስ ጳውሎስ ሻድሻይ ኣብቲ ብዕለት 20 ጥቅምቲ 1965 እተገብረ ሓፈሻዊ ጉባኤ ቤተ ክርስቲያን ኣማናዊ ሓቂ ንምዃን ኵሎም እተጠምቁ ቅዱሳት ክኾኑ ኣለዎም ማለት እዚ ብሓቂ ብቑዓትን ሓያላትን ከምኡውን እሙናት ደቃ ክኾኑ ዝሕተትዎ ከም ምዃኑ እውን ኣዘኻኺሮም። እዚ ድማ ከም ውሳጣዊ ለውጢ እዩ ዝፍጸም። በዚ ከምዚ ድማ ሕይወት ነፍሲ ወከፍ ወዲ ሰብ ብመንፈስ ቅዱስ ምስ ክርስቶስ ክመሳሰልን ከሎ እዩ። ብርሃን ኣሕዛብ ንቅድስና ካቶሊካዊት ቤተ ክርስቲያን ከም ሓደ ካብቶም መሠረታውያን ባህርያታ ገይሩ እዩ ዘቕርቦ። ዓበር ዘይብላ ቅድስቲ ከም ዝኾነት ሓቂ ክንዲ ዝኾነ ድማ ነዚ ብእምነት ክንቅበሎ ኣለና። እዚ ማለት ግን ምልእትን ፍጽምትን እያ ዝብል ትርጉም ብምሃብ ከምኡ እያ ማለት ግን ኣይኮነን። የግዳስ ክሳብ ናብ ዘለዓለማዊ ዕርፍታ ኣብ እትገብሮ ጉዕዞ ነዚ መለኮታዊ ውህበት እዚ ኣብ ማእከል ዓለማዊ ስደትን ምጽንና ኣምላኽን ብምጓዓዝ ከተረጋግጽ ተጸዊዓ ዘላ እያ። እቲ ኣብ ቤተ ክርስቲያን ማለት ኣብ ኵላትና ምእመናን ዘሎ ዘሕዝን ኩነት ኃጢአት ንነፍሲ ወከፍ ወዲ ሰብ ነቲ ብፍቕሪ ዘሐድሰና ጐይታ ብሕድሪ ብምውፋይ ዓብዪ ለውጢ ሕይወት ክንገብር ይዕድመና። እዚ መወዳእታ ዘይብሉ ጸጋ እዚ ኸኣ እዩ ንቤተ ክርስቲያን ዝቕድሳ። ዕለት ዕለት ክንፍጽሞ ዘሎና ተልእኾ ዘመሓላልፈልና ማለት ነቲ ናይ ተሓድሶ ተልእኾና ኸኣ ዘመልክት እዩ። ስለዚ ቅድስና ናብ ስነ ምግባራዊ ተጸምዶ ጥራይ ክንኪ ዘይኮነስ ንውልቃውን ሓባራውን ሕይወት ክርስትናውን ዝምልከት ሓቂ እዩ። በዚ ኣተሓሳስባ እዚ ኣብ ሻድሻይ ምዕራፍ እዚ ሰነድ እዚ ውፉይ ሕይወት ወሳኒ ግደ ከም ዘለዎ ይገልጽ። ኣብ መንጎ ቅዱስ ሕዝቢ ኣምላኽ ድማ ትንቢታዊ ምልክት ኮይኑ ኣብ ዝኾነ ሕጂ ኣብ ታሪኽ እነስተማቕሮ ናይታ ሓዳስ እትመጽእ ዘላ ዓለም ምልክት እዩ። እወ ምልክታት መንግሥቲ ኣምላኽ ድማ ድሮ ኣብ ምስጢር ቤተ ክርስቲያን ዘሎ ነፍሲ ወከፍ ተመክሮ ናይ ውፉይ ሕይወት ማለት ድኽነት ንጽሕናን ተኣዘዞን ዝቐርጾ ወንጌላዊ ምኽሪ እዩ። እዘን ሰለስተ መንፈሳውያን ሓይላት እዚኣተን ንሓርነት ዝኣስራ ሕግታት ኣይኮናን። የግዳስ ገለ ካብቶም ምእመናን ምሉእ ብምሉእ ንኣምላኽ እተወፈይሉ ሓራ ዘውፅእ ውህበት መንፈስ ቅዱስ እዩ። ድኽነት ኣብ ሓልዮት ኣምላኽ ምሉእ ብምሉእ ትውክልቲ ይገብር።
እዚ ኸኣ ንሓደ ሰብ ካብ ሓሳባት ጥቕሚ ገዛ ርእስኻ ሓራ ይገብሮ። ተኣዝዞ ድማ ነቲ ገዛ ርእሱ ነቦ ዘወፈየ ክርስቶስ ከም ኣራያ ገይሩ ይወስዶ። ንሓደ ምእመን ከኣ ካብ ምጥርጣርን መግዛትን ሓራ ይገብሮ። ንጽሕና ኸኣ ውህበት ናይ ምሉእን ፍጹምን ልቢ ኾይኑ ኣብ ኣገልግሎት ኣምላኽን ቤተ ክርስቲያንን ዝቐርበሉ እዩ። ነዚ ኣነባብራ እዚ ብምቕባል እተወፈዩ ሰባት ነቲ ኣብ መላእ ቤተ ክርስቲያን ዘሎ ኣድማሳዊ ጽውዓ ቅድስና ብመልክዕ ሓደ ሱር ዝሰደደ ወደ መዝሙር መጠን ክምስክሩ እዮም። ወንጌላውያን ምኽርታት ኣብ ሕይወት ክርስቶስ ምሉእ ተሳትፎ ብምግባር ኣብ መስቀል ይግለጹ። ብልክዕ ድማ ብመስዋዕትቲ ዝተሰቕለ ክርስቶስ ኢና እተበጆናን እንቕደስ ዘሎናን። ነዚ ፍጻመ እዚ ብምስትንታን ኣምላኽ ዘይብጀቦ ሰብኣዊ ተመክሮ ከም ዘየለ ንፈልጥ ኢና። ስቓይ እውን እንተኾነ ምስ ሕማማት ጐይታ ብሓድነት ብምንባር መንገዲ ቅድስና ይኸውን እዩ። ስለዚ እቲ ንሕይወት ዝቕይርን ዝቐርጽን ጸጋ ኣብ ኵሉ ፈተናታት የበርታዓና። ናብቲ ርሑቕ ዘሎ ዘይኮነስ ናብቲ ብፍቕሪ ሰብ ዝኾነ ኣምላኽ እንራኸበሉ መንገዲ እዩ ዘመልክተልና። ቅድስተ ቅዱሳን ዝኾነት እኖቲ ስጋ ዝለበሰ ቃል ድንግል ማርያም ወትሩ ኣብ ጉዕዞና ትደግፈናን ተዕቁበናን። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ኣብ ብርሃን ኣሕዛብ ተገሊጹ ዘሎ ስነ መለኮታዊ ስፍሓት ቤተ ክርስቲያን ኣስተንተኑ። ኣብዚ መዳይ እዚ ድማ ጐይታናን መድሓኒናን ኢየሱስ ክርስቶስ ቤተ ክርስቲያን ንምእመናን ናብቲ ናብ ድሕነት ዘብጽሕ ጐደና ናይ ምምራሕ ተልእኾ ከም ዝሃባን፣ በዚ ምኽንያት እዚ ድማ ቤተ ክርስቲያን ንዅሉ እቲ ንሕይወት ዘጥፍእን ንምዕባሊኡ ዘተዓናቕፍን ንምንጻግ ብግልጺ ናይ ምቋም ተልእኾ ከም ዘወፈየላ ደጊሞም ኣረጋገጹ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ሃገረ ቫቲካን ኣብ ዘካየድዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዝገብርዎ ዘለዉ ተኸታታሊ ትምህርተ ክርስቶስ ብምቕጻል ነቲ ኣቐዲሞም ዝጀመርዎ ክፍሊ ብርሃን ኣሕዛብ ብዛዕባ ቤተ ክርስቲያን ዝወፀ ጉባኤያዊ ቅዋም ኣብ ዘካየድዎ ኣስተንትኖ ቤተ ክርስቲያን ኣብቲ ናይ መወዳእታ ተስፋ ብምምርኳስ ነቲ ተለዋዋጢ ዝኾነ ታሪኽ ብወንጌል ዘንብብን ዝትርጉምን ንእካይ ብዅሉ መልክዑ ዝኹንን ከምኡውን ክርስቶስ ንዅሎም ደቂ ሰባት መንግስቱ ከወፍ ክመጽእ ከም ዝደልን ድሕነት ከም ዝህብን ብቓልን ብግብርን ዝእውጅ ኣብ ንግደት ዘሎ ህዝቢ ኣምላኽ እያ ክብሉ ኣጉሊሖም። በዚ ኸምዚ ድማ ኣብ 7ይ ምዕራፍ ናይ ዝሰነድ ዝተገሊጹ ኸም ዘሎ ብዛዕባ እቲ ናይ መወዳእታ ዓለም ፍጻሜታት ዝገልጽ ስፍሓቱ ብምስትንታን ኣስተምሂሮም። ቅዱስ ኣቦና ኣብ ኣስተምህሮኦም ነቶም ኣባኡ ተረኽቡ ምእመናን ቤተ ክርስቲያን ወትሩ ናብቲ ናይ መወዳእታ ዕላማ ማለት ናብ ሰማያዊ ዝኾነ ሃገራት ትጥምት ከም ዘላ ኣዘኻኽርዎም። ነዚ ኣገዳሲ ስፍሓት እዚ ድማ ብዙሕ ግዜ ዕሽሽ ክንብሎ ወይ ኣትሒትና ክንርእዮ ከም እንርከብ ብምጥቃስ ዝተሰምዖም ጓሂ ገሊጾም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ። ሎሚ ሰነድ ካልኣይ ጉባኤ ቫቲካን ዝኾነ ጉባኤያዊ ቅዋም ብዛዕባ ቤተ ክርስቲያን ከነተኩር ከለና ብዛዕባ ሓደ ካብቲ መለለዪ ባህርያት ቤተ ክርስቲያን ዝኾነ ሓቂ እስከ ነስተንትን። እዚ ድማ እቲ ብዛዕባ ናይ መወዳእታ ዓለም ዝገልጽ ስፍሓታ እዩ። ቤተ ክርስቲያን ኣብዚ ምድራዊ ታሪኽ እዚ ወትሩ ናብቲ ናይ መወዳእታ ዕላማኣ ማለት ናብ ሰማያዊ ዝኾነ ሃገራ እያ እትጥምት ዘላ። እዚ ግን መብዛሕትኡ ግዜ ዕሽሽ እንብሎ ወይ ኣትሒትና ንርእዮ ኣገዳሲ መዳይ እዩ። ከመይሲ ኣብቲ ብኣኡ ኣቢሉ እተገልጸ ሓቂ ኣብቲ ዝያዳ ጭቡጥን ቀላስን ዝኾነ ህይወት ማሕበረሰብ ክርስትና ስለ ዝምርኮስ እዩ። ቤተ ክርስቲያን ኣብ ታሪኽ ዝጓዓዝ ዘሎ ህዝቢ ኣምላኽ እያ። ዕላማ ኩሉ ተግባራታ ድማ መንግስቲ ኣምላኽ ንምብሳር እዩ። ጐይታናን መድሓኒናን ኢየሱስ ክርስቶስ ነዛ ናይ ፍቕርን ፍትሕን ሰላምን መንግስቲ እዚኣ ብምእዋጅ ንቤተ ክርስቲያን በዚ መልክዕ እዚ መስረታ። ስለዚ ነቲ ኣብ ክርስቶስ ዘሎ ማሕበረሰብን ነቲ ሰማያዊ ዝኾነ ስፍሓቱን ድሕነትን ክንምርምር ኣዒንትና ናብዚ ናይ መወዳእታ ዝኾነ ኣድማስ ክንጥምትን ንዅሉ ነገር በዚ ኣረኣያ እዚ ክንምርምሮን ክንልክዖን ተጸዊዕና ኢና። ቤተ ክርስቲያን ኣብ ታሪኽ ደቂ ሰባት ንምጽኣት መንግስቲ ኣምላኽ ኣብ ዓለም እትነብር ዘላ እያ። ቃላት እዚ ተስፋ እዚ ድማ ንዅሉን ኣብ ኩሉ ዘመናት እትእውጅ ኣብ ስርዓተ ሊጡርግያ ብፍላይ ከኣ ብቅዱስ ቁርባን ሓደ ቃል ኪዳን ትቕበል ነቲ ርትዓዊ ዝኾነ ኣመኽንዮኣ
ኣብ ግብሪ ተውዕሎ ኣብ ፍቕርን ኣገልግሎትን ድማ ተመኩራቶ እያ። ብተወሳኺ ድማ ንሳ ምስ ክርስቶስ ሓድነት ኣብ መምስራት ብዝያዳ እቲ ዝቐረበ ቦታ ምዃና ትፈልጥ እያ። ኣብ ርእሲ እዚ ድማ ድሕነት ኣምላኽ ብመንፈስ ቅዱስ ካብ ዝረአ ዶባት ወፃኢ እውን ከይተረፈ ክዓይ ከም ዝኽእል ኣፍልጦ ትህብ። በዚ መዳይ እዚ እዚ ዶግማዊ ቅዋም ዝኾነ ሰነድ ብርሃን ኣሕዛብ ሓደ ኣገዳሲ መግለጺ ይህብ። ቤተ ክርስቲያን ኣድማሳዊት ምስጢር ድሕነት እያ፣ ማለት ምልክትን መሳርሒትን ናይቲ ኣምላኽ ዝሓለዮ ምልኣተ ህይወትን ሰላምን እያ። እዚ ማለት ድማ ምሉእ ብምሉእ ምስ መንግስቲ ኣምላኽ እትነጻጸር እያ ማለት ግን ኣይኮነን። ይኹን እምበር ዘርኡን ጅማሪኡን እያ። ከመይሲ እቲ ፍጻሜኣ ንደቂ ሰብን ንቆዝሞስን ኣብ መወዳእታ ጥራይ እዩ ዝግለጽ። ስለዚ እቶም ብክርስቶስ ዝኣመኑ ደቂ ሰባት በዚ ምድራዊ ታሪኽ እዚ ብዘይምትላልን ተስፋ ምቑራጽን ብሰናይ ብስለት ዝፍለጥ ብዘይፍትሓዊ ተግባራትን ብጎደና ስቓይን እዮም ዝጓዓዙ ዘለዉ። በቲ ንዅሉ ዘሐድስ እተቐበልዎ ተስፋ ተመሪሖም ድማ እዮም ዝነብሩ። ስለዚ ቤተ ክርስቲያን ተልእኾኣ ኣብ መንጎቲ ድሮ ጅማሬ መንግስቲ ኣምላኽ ኣብ ኢየሱስ ክርስቶስ ዝኾነ ከምኡውን እቲ ተስፋ እተገብረሉን ትጽቢት ዝግበረሉን ፍጻሜ ገና ዘይተፈጸመ እያ እትርከብ ዘላ። ከም ተጣባቒት እዚ ተስፋ ዝመጠን ድማ ንዅሉ እቲ ንህይወት ዘጥፍእን ንምዕባሌኡ ዝዓግትን ብንጹር ናይ ምቅዋም ተልእኾ ኣለዋ። ንድኻታት ምምዝማዝ፣ ንግዳያት ዓመፅን ውግእን፣ ከምኡውን ንዅሎም እቶም ብስጋን ብመንፈስን ዝሳቀዩ ሰባት ኣቕዋም ናይ ምሓዝ ተልእኾ ድማ ኣለዋ። ቤተ ክርስቲያን ከም ምልክትን ምስጢርን መንግስቲ ኣምላኽ መጠን ኣብ ምድሪ ዘለዉ ነጋድያን ዝኾኑ ህዝቢ ኣምላኽ እያ። ኣብቲ ናይ መወዳእታ ተስፋ ብልክዕ ተመርኩሳ ነቲ ቐላሲ ዝኾነ ታሪኽ ብወንጌል ተንብብን ትትርጉምን፣ ንእካይ ብዅሉ መልክዑ ብምዅናን ድማ ብቓልን ብግብርን ክርስቶስ ንዅሎም ደቂ ሰባትን መንግስቱን ፍትሒ ከነግስ ከም ዝደሊ ድሕነትን ፍቕርን ሰላምን እትሰብኽ እያ። ስለዚ ቤተ ክርስቲያን ንገዛ ርእሳ ኣይኮነትን እትሰብኽ፣ ብኣንጻሩ እኳ ደኣስ ኣብ ውሽጣ ዘሎ ንዅሉ ናብ ድሕነት ክርስቶስ ዘመልክት ክኸውን ኣለዎ። ካብዛ ኣረኣያ ዝተበጊሳ ቤተ ክርስቲያን ንሰብኣዊ ተኣፋፍነትን ሓላፍነትን ናይቶም ንመንግስቲ ኣምላኽ ኣብ ምግልጋል ዘሎና እኳ እንተኾንና ሓላፊ ምስሊ እዛ ዓለም እዚኣ እትጸውር ብምዃና ንናይ ገዛ ርእሳ ተቋማት ብትሕትና ኣፍልጦ ክትህበሉ ተጸዊዓ እያ። ዝኾነ ይኹን ናይ ቤተ ክርስቲያን ተቋም ከም ሓደ ፍጹም ተቋም ክቝጸር ኣይክእልን እዩ። እወ ኣብ ታሪኽን ግዜን ስለ ዘለዉ ተልኽኦም ብሓቂ ምእንቲ ክፍጽሙ ብቐጻሊ ቅርጾም ምቕያርን ናብ ምሕዳስን ተሓድሶ መዋቕርን ናብ ቀጻሊ ምሕዳስ ርክባትን ተጸዊዖም እዮም። ኣብ መንጎቶም ሎሚ ተልኽኦም ዝፍጽሙ ዘለዉ ክርስቲያን ምእመናንን ኣብ መንጎቶም ድሮ ምድራዊ ህላዊኦም ዝወድኡን ኣብ ቅድስና ወይ ብጽና ዘለዉ ክርስቲያን ዘሎ ርክብ ክርዳእ ኣሎና። ብርሃን ኣሕዛብ ከም ዝገለጾ ከም ሓቁ እኳ ደኣስ ኵሎም ክርስቲያን ምእመናን ሓንቲ ቤተ ክርስቲያን ከም ዘቕሙን ምስ ክርስቶስ ኣብ ሓድነት ኵሎም ኣመንቲ ተመስረተ መንፈሳዊ ጥሪት ከም ዝካፈሉን የረጋግጽ። ኣብ መንጎ ምድራዊት ቤተ ክርስቲያንን ሰማያዊት ቤተ ክርስቲያንን ዘሎ ሕውነትን ዝምድናን ብፍላይ ኣብ መስዋዕቲ ቅዳሴ ዝረአ ኅብረት ቅዱሳን ይኸውን። ንሕና እውን ምእንትቶም ዝሞቱ ብምጽላይን ዓሰር ዓሰርቶም ድሮ ደቀ መዛሙርቲ ኢየሱስ ኮይኖም ዝሓለፉ ብምስዓብን ኣብ ጉዕዞና ጸኒዕና ንኣምልኾ ኣምላኽ ከነደልድሎን ንኽእል ኢና። ብሓደ መንፈስ ምልክት ብምግባር ሓደ ምስጢር ሓድነት ብምሓዝ ምስቶም ብእምነት ቅድሜና ዝሓለፉ ሓቢርና ንቅድስቲ ስላሴ ነመስግንን ክብሪ ንህብን ኣሎና። ነዚ ኣገዳስን ሰናይን ዝኾነ መዳይ ክርስቲያናዊ ህይወት ምልባስ ስለ ዘዘኻኸሩና ድማ ንኣበው ዚ ጉባኤ እዚ ነመስግኖም። ነዚ ድማ ኣብ ህይወትና ከነማዕብሎ ንጽዓር። ኣብ ዕለተ ዝኽሪ በዓለ ቅድስቲ ድንግል ማርያም ዘፋጢማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ቅድሚ 45 ዓመት ኣብ ቅርዓት ቅዱስ ጴጥሮስ እተፈጸመ ንርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ግዳይ ናይ ፈተነ ቅትለት ዝገበረ ኩነት ኣዘኻኺሮም ቅዱስነቶም ኣብቲ ዝለገስዎ ኣስተምህሮ ንእኖና ቅድስቲ ድንግል ማርያም ኣደ ኣምላኽ ከም ብልጽቲ ኣብነትን ኣደ ቤተ ክርስቲያንን ገይሮም ብምቕራብ ኣስተንተኑ። ብዕለት 3 ግንቦት 1981 ዓመተ ምህረት እቶም ኣብቲ እዋን እቲ ዝነበሩ ፖላንዳዊ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ኣብ ቅርዓት ቅዱስ ጴጥሮስ ብዘጋጠመ ናይ ፈተነ ቕትለት መጥቃዕቲ ካብ ዝወረዶም ጉድኣት ድሓኑ።
ሎሚ ረቡዕ ድማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነዚ ፍጻሜ እዚ ኣዘኻኺሮም ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዝገበርዎ ዑደት ኣብ መንጎ ህዝቢ ኣምላኽ ድማ ኣብቲ ብ1981 ዓመተ ምህረት ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ብጥይት ተሃርሙሉ ስፍራ ደው ብምባል ኣብቲ ስፍራ ንዝኽሮም ኣብ ዝተነብረ ጽላት እምኒ ተንበርኪኾም ጸሎት ኣዕረጉ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ብተኸታታሊ ዝገብርዎ ዘለዉ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ብምቕጻል ብዛዕባ ብሉፅ ኣብነታዊ መንነትን ኣደነት ህዝቢ ኣምላኽን ቅድስቲ ድንግል ማርያም ዘተኮረ ኣብ ናይ መወዳእታ ምዕራፍ ናይቲ ብዛዕባ ቤተ ክርስቲያን ዘስተምህር ብርሃን ኣሕዛብ እተሰሚየ ሰነድ ካልኣይ ጉባኤ ቫቲካን ምርኩስ ብምግባር ኣስተምሂሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን፣ ሎሚ ዕለት 13 ግንቦት ዝኽሪ ቅድስቲ ድንግል ማርያም ዘፋጢማ እዩ። ኣብዛ ዕለት እዚኣ ቅድሚ 45 ዓመታት ኣብዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ እዋን ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ግዳይ ፈተነ ቕትለት ዝኾኑሉ ዕለት እዩ ዝነበረ። እዚ ፈተነ እዚ ድማ ሳላ ዕቑባ ኣኖና ቅድስቲ ድንግል ማርያም ናብ ሞታ የብጽሖምን ንሶም በዕሎም እውን ብብዙሕ መንገድታት ነዚ ተኣምር ኣረጋጊጾምዎ እዮም። ስለዚ ነዚ ናይ ሎሚ ትምህርተ ክርስቶስ ብዛዕባ እቲ ቅድስቲ ድንግል ማርያም ኣርኣያ ቤተ ክርስቲያን እያ ብዝብል ኣርእስቲ በቲ እቶም ቅድመይ ዝነበሩ ርእሰ ሊቃነ ጳጳሳት ኩሉ ናትኪዩ ቶቱስቱስ ንዝብል ጭርሖ ከወፍዮ ደሊ። ካልኣይ ጉባኤ ቫቲካን ነቲ ናይ መወዳእታ ምዕራፍ ናይቲ ዶግማዊ ቅዋም ብዛዕባ ቤተ ክርስቲያን ዝኾነ ሰነዱ ንድንግል ማርያም ከወፊ መረጸ። ንሳ ከም ብልጽትን ንጽል ኣባል ቤተ ክርስቲያንን ኣብ እምነትን ልግስን ከኣ ከም ዓይነታዊት ብልጽቲ ኣርኣያን ከም ምዃና እያ ትፍለጥ። እዘን ቃላት እዚኣተን ኣብ ማርያም ኣብቲ ትሕቲ ተግባር መንፈስ ቅዱስ ኣብኣ ነቲ ሥጋ ዝለበሰ ወዲ ኣምላኽ ክትቅበልን ክትወልዶን ዕድል ዝረኸበት ማርያም ከመይ ጌርና ነቲ ኣርኣያን ምርኡይ ዝኾነ ኣባልነታን ከምኡውን ናይ መላእ ማሕበረሰብ ቤተ ክርስቲያን ኣደነታን ከነለልዮ ከም እንኽእል ክርዳእ ይሕግዘና። ማርያም በቲ ኣብኣ ዝተፈጸመ ዕዮ ናይ ጸጋ ንገዛ ርእሳ ክትቀርጽ ብምፍቃዳ ከምኡውን ነቲ ናብኣ ዝመጸ ውህበት ናይቲ ልዑል ዝኾነ ኣምላኽ ብእምነታን ብድንግልናዊ ፍቕራን ብምቕባላ ፍጹም ኣርኣያ ናይቲ መላእ ቤተ ክርስቲያን ክትኮኖ ተጸዋዓቶ ብልጽቲ ኣብነት እያ። ንሳ ናይ ቃል እግዚኣብሔር ፍጥርቲ ከምኡውን ኣደ ናይ ኵሎም ደቂ ኣምላኽን ኮይና ንተግባር መንፈስ ቅዱስ ብተኣዛዝነት እተወልደት እያ። ብተወሳኺ ቅድስቲ ድንግል ማርያም ኣብ ውሽጢ ሕብረት ቅዱሳን ናይ ህዝቢ ኣምላኽ ንመለኮታዊ ምስጢር ብዘይ ቅድመ ኹነት ክፉታት ክንከውን ፍጹም ኣብነት እትኾነና ብልጽቲ ኣማኒት ስለ ዝኾነት ማርያም ልዕልቲ ኣባል ማኅበረ ሰብ ቤተ ክርስቲያን እያ። ኣብ መወዳእታ በቲ ኣብ ማእከልና ዝነብር ዝነበረ ዘለዓለማዊ ፍቁር ዝኾነ ፍቕሪ ኣብ ወልደ ኣምላኽ ስለ እትወልደና ንሳ ኣደ ቤተ ክርስቲያን እያ። ኣብኣ ድማ ብተኣማንነት ከም እትሰምዓናን ከም እተዕቁበናን ከም እተፍቅረናን ርግጸኛታት ክንከውን ንኽእል ኢና። ብሉጽ ዝኾነ ኣገላልጻ እዚ ባሕርያት ድንግል ማርያም ከም ምስሊ ናይታ ምስጢር ዝኾነት ሰበይቲ ምዃና ብምጥቃስ ክግለጽ ይከኣል እዩ። እታ ሰበይቲ እትብል ቃል ታሪኻዊ ሓቅነት ናይዛ ንእሽቶ ጓል እስራኤል እተጕልሕ እያ። ንሳ ድማ ኣደቲ መሲሕ ብምዃን ፍሉይ ተመክሮ ከተህልፍ እተዋሃበታ መንነታ እያ። እቲ ምስሊ ዝብል መግለጺ ኸኣ ኣብቲ ክልተ ዓይነት ተግባራት ምውራድን ምዕራግን ከም ዝፍጸም የጕልሕ። ኣብኣ ድማ ክልቲኡ እቲ ጸጋዊ ሕርየት ኣምላኽን ከምኡውን እቲ ንሳ ዝገበረቶ ናጻ ፍቓድ ናይ እምነት የንጸባርቕ። ስለዚ ማርያም ምስሊ ናይቲ ምስጢር እያ ማለት እቲ ሓደ እዋን ተሰዊሩ ዝነበረ ሕጂ ግና ብኢየሱስ ክርስቶስ ምሉእ ብምሉእ እተገልጸ መለኮታዊ መደብ ድሕነት መርኣያ ዝኾነት ሰበይቲ እያ። ካልኣይ ጉባኤ ቫቲካን ብዛዕባ እቲ ንድንግል ማርያም ኣብ ዕዮ ድሕነት እተሓብአ ፍሉይ ቦታ ንጹር ትምህርቲ ገዲፉልና ይርከብ። እቲ እንኮ ማእከላይን ድሕነትን ኢየሱስ ክርስቶስ ምዃኑ የዘኻኽር። ከምኡ ውን እታ ቅድስተ ቅዱሳን ዝኾነት ወላዲቱ ንምእመናን ምስ ክርስቶስ ኣብ ቀጥታዊ ሓድነት ከም እተተባብዕ ደኣ እምበር ብዝኾነ ይኹን መንገዲ እተተዓናቕፍ ኣይኮነትን።
እዚ ኸምዚ ኢሉ እንከሎ ብምስጢረ ስጋዌ ናይ ቃል ኣደ ኣምላኽን ቅድስቲ ድንግልን ክትከውን ዝወሰነ ዘለኣለማዊ ኣዋጅ መለኮታዊ ፍቓድ በዚ ፍሉይ መንገዲ ብተኣዛዝነትን እምነትን ተስፋን ከምኡውን በቲ ነዳዲ ዝኾነ ፍቕሪ ኣብ ዕዮ መድሓኒ ነፍሳት መልልተ ባህርያዊ ዝኾነ ህይወት ንምርካብ ተሓባበረት። ስለዚ ንሳ ብስርዓተ ጸጋ ኣዴና እያ። ምስጢረ ቤተ ክርስቲያን ኣብ ድንግል ማርያም እውን ተንጸባሪቑሎ። ህዝቢ ኣምላኽ ኣብኣ ምሳሌ መበቆሎምን ኣርኣዮኦምን ሃገሮምን ይረኽቡ። ኣብ ኣደ ጐይታ ቤተ ክርስቲያን ናይ ገዛ ርእሳ ምስጢር እያ እትርኢ። እዚ ድማ ኣብኣ ኣርኣያ ናይ ድንግል እምነትን ናይ ኣደነት ፍቕርን ናይ መጻምድቲ ክዳንን ስለ ዝረኸበት ጥራይ ዘይኮነስ ልዕሊ ዅሉ ድማ ኣብቲ ንሳ ናይ ገዛ ርእሳ ብሉፅ ምስሊ ማለት ነቲ ክትኮኖ ተጸውዓትሉ ጽውዓ ፍጹም ቅርጺ ስለ እተርኢ እዩ። ከም እንዕዘቦ ዘለና እቲ ብዛዕባ ድንግልን ኣደን ኣብ ብርሃን ኣሕዛብ እተገልጸ ሓሳባት ንቤተ ክርስቲያን ከነፍቅርን ፍጻሜታ እትመጽእ ምሉእ ብምሉእ ብኽብሪ እትፍጸምን መንግሥቲ ኣምላኽ ኣብ ውሽጣ ከነገልግልን ይምህረና። እምበኣርከስ በቲ ማርያም ድንግልን ኣደን ዝሃበትና ብሉፅ ኣርኣያ ንገዛ ርእስና ክንምርምር ንፍቀደሉ እሞ ብኣማላድነታ ኣቢልና በቲ ኻባና እንሕተቶ መልሲ ንምሃብ ክትሕግዘና ንለምና። ኣብ ቤተ ክርስቲያን ዘሎና ተሳትፎ ብትሕትናን ብንጡፍ እምነትን ድየ ዝነብር ዘለኹ ነቲ ኣምላኽ በቲ ደረት ዘይብሉ ፍቕሪ ንዘቕርበለይ ጸዋዕታ ምላሽ ንምሃብ ዝሃበኒ ኪዳናዊ ማሕበረሰብ እፈልጦ ድየ፣ እቶም ብኣምላኽ እተዋህቡኒ ካህናት ከ እዘዞም ድየ፣ ሕያው ክፍሊ ቤተ ክርስቲያን ከም ዝኾንኩ ኸ ኮይኑ ይስምዓኒ ድዩ። ንማርያም ከም ኣርኣያ ብልጽቲ ኣባል ቤተ ክርስቲያንን ኣደ ቤተ ክርስቲያንን ገይሬ ድየ ዝርእያ እሙን ወደ መዝሙርን ወዳን ክኸውን ክትሕግዘኒ ድማ እልምና ድየ። ዝኸበርኩም ኣሕዋትን ኣሓትን እቲ ኣብ ልዕሊ ማርያም ዝወረደ ብትሕትናን ብተኣዝዞን ዝመሃረና መንፈስ ቅዱስ ነዚ ዘደንቕ ክውንነት ምሉእ ብምሉእ ክንረክብ ጸጋ ይሃበና። ብዛዕባ ዶግማዊ ቅዋም ብርሃን ኣሕዛብ ኣዕሚቑና ምስ ነስተንትን ንድንግል ማርያም ነዚ ውህበት እዚ ክትህበና ንለምና። ፍቕሪ ቅድስተ ኣደ ኣብ ኵላትና ምእንቲ ኸዓቢ ድማ እዩ፣ ከምኡ ድማ ይኹነልና። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሊቱርግያ ንቤተ ክርስቲያን የምብራን ንእምነታ ይገልጽን። ርእሰ ሊቃነ ጳጳሳት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ዝለገስዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ካልኣይ ጉባኤ ቫቲካን ዝኣወጆ ዶግማዊ ቅዋም ብዛዕባ ስርዓተ ሊጡርግያ ዘስተምህር ሰነድ ቅዱስ ጉባኤ ብምስትንታን ሊጡርግያ ንኣመንቲ ከም ዝድግፎምን ነፍሲ ወከፍ መስዋዕቲ ቅዳሴ ኸኣ ሓቀይና ግልጸት ቤተ ክርስቲያን ብጸሎት ከም ምዃኑ ኣጉሊሖም። ክርስቶስ ባዕሉ ውሳጣዊ ምንጪ ምስጢር ቤተ ክርስቲያን እዩ። እቶም ኣብ መስቀል ጐድኑ ምስ ተወግአ እተወልዱ ቅዱስ ህዝቢ ኣምላኽ ድማ እዮም። ኣብ ስርዓተ ሊጡርግያ ብሓይሊ መንፈሱ ይዓይሎ፣ ንቤተ ክርስቲያን ነታ መርዓቱ ምስቲ ናብ ኣቦ ዘቕርቦ መስዋእቲ የሕብራን ይቕድሳን ክብሉ እውን ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዚ ሓሳባት እዚ ኣብቲ ኣብ ቅርዓት ቅዱስ ጴጥሮስ ዘካፈልዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ካልኣይ ጉባኤ ቫቲካን ዘተኰረ ተኸታታሊ ትምህርትታቶም ብምቕጻል ኣብዚ ሰሙን እዚ ብዛዕባ እቲ ኣብ 1963 ዓመተ ምህረት ዝተኣወጀ ዶግማዊ ቅዋም ብዛዕባ ቅዳሴ ዘስተምህር ሰነድ ቅዱስ ጉባኤ ሓድሽ ክፋል ኣስተምህሮ ጀሚሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ እንቋዕ ብድሓን መጻእኩም። ሎሚ ብዛዕባ እቲ ብኻልኣይ ጉባኤ ቫቲካን ዝተኣወጀ ቀዳማይ ሰነድ ሓድሽ ተኸታታሊ ትምህርተ ክርስቶስ ንጅምር ኣለና። እዚ ድማ ብዛዕባ እቲ ኣብ ስርዓተ ሊጡርግያ ኣተኲሩ ዘስተምህር ሰነድ ቅዱስ ጉባኤ ሳክሮሳንክቱም ካውንችልዩም ክኸውን እዩ። ነዚ ጉባኤያዊ ቅዋም እዚ ኣብ ምስንዳው ኣበውዚ ጉባኤ ኣብ ርእሲ ስርዓተ ኣምልኾ ተሓድሶ ክገብሩ ጥራይ ዘይኮነስ ነቲ ንቤተ ክርስቲያን ዘቕውምን ሓድነት ዝህባን ህያው ማእሰር ማለት ንምስጢረ ክርስቶስ ንምስትንታንን ንምዕማቑን ክመርሕዋ እውን ጽዒሮም እዮም። ብርግጽ ስርዓተ ሊጡርግያ ንልቢ እዚ ምስጢር እዚ ዝትንክፍ እዩ። ከምኡ እውን ብልክዕ ቤተ ክርስቲያን ንህይወታ ካብ ክርስቶስ እትቕበለሉ ሓድሽ ስፍራን ግዜን ከምኡ እውን ሃዋህው እዩ።
ምኽንያቱ ኣብ ሊጡርግያ ግብሪ ድሕነትና እዩ ዝፍጸም። እዚ ድማ ሕሩይ ወለዶን ናይ ንጉስ ካህናትን ቅዱስ ህዝቢ ኣምላኽ እቲ ኣምላኽ ንገዛ ርእሱ ዘጥረየና ህዝቢ ይገብረና። ከምቲ ቤተ ክርስቲያን ኣብ መበል 20 ክፍለ ዘመን ዘሕለፈቶ ሰለስተ ዓይነታት ተሓድሶ ማለት ቅዱስ መጽሓፋዊ ኣብ ትምህርቲ ኣበው ቤተ ክርስቲያን ከምኡ ውን ኣብ ስርዓተ ሊጡርግያ ተገሊጹ ኣሎ። እዚ ክንምርምሮ ዘሎና ምስጢር ሓደ ዘይንጹር ክውንነት ዘይኮነስ ነቲ ካብ ዘለዓለም ተሰዊሩ ዝነበረ ኣብ ክርስቶስ እተገልጸ መደብ ድሕነት ኣምላኽ እዩ ዘመልክት። እምበኣር እቲ ክርስትያናዊ ምስጢር እንሆ። ክርስትያናዊ ምስጢር ማለት ሕማማትን ሞትን ትንሣኤን ዕርገትን ክርስቶስ ብልክ ኣብ ሊጡርግያ ብምስጢራዊ ህላዌ ዝቐርበልና ሓቂ እዩ። ስለዚ ኣብቲ ብስሙ ተጋቢእና ኣብ ንርከበሉ ነፍሲ ወከፍ ጉባኤ ኣብዚ ምስጢር እዚ ንጥሕል። ክርስቶስ ባዕሉ ውሳጣዊ ምንጪ ናይ ምስጢረ ቤተ ክርስቲያንን ናይቶም ኣብ መስቀል ምስ ተወግአ ዝተወልዱ ቅዱስ ህዝቢ ኣምላኽን እያ። ኣብ ቅዱስ ሊጡርግያ ብሓይሊ መንፈሱ ገና ይዓይሎ። ንሱ ንቤተ ክርስቲያን ነታ መርዓቱ ይቕድሳን ምስቲ ናብ ኣቦኡ ዘቕርቦ መስዋእቲ የሕብራን። ነቲ ብምልኣት ፍሉይ ዝኾነ ክህነቱ ድማ ኣብ ግብሪ የውዕሎ። ኣብቲ ዝስበኽ ቃልን ኣብ ምስጢራትን ኣብቶም ነቲ ስርዓተ ሊጡርግያ ዝፍጽሙ ኣገልገልትን ኣብቲ ተጋቢኡ ዘሎ ማሕበርን ከምኡ ውን ብዝለዓለ ደረጃ ድማ ኣብ ምስጢረ ቅዱስ ቁርባን ህያው ይኸውን። ስለዚ ከምቲ ቅዱስ ኣጐስጢኖስ ዝገለጾ ቤተ ክርስቲያን መስዋእተ ቅዳሴ ከተዕርግን ከላ ንስጋ ጐይታ ትቕበል፣ ነቲ ዝተቐበለቶ ድማ ትኾኖ። በዚ ኸምዚ ድማ ንሳ እውን ስጋ ክርስቶስ ኮይና ማሕደር መንፈሳዊ ህላዌ ኣምላኽ ትኸውን። እዚ ድማ እዩ እቲ ምስ ክርስቶስ ዘወሃህደና ኣብ ሓድነት ዝሃንጸና ግብሪ ድሕነት እዩ። ኣብ ቅዱስ ሊጡርግያ እዚ ሓድነት እዚ ብስርዓትን ብጸሎታትን እዩ ዝፍጸም። እዚ ስርዓታት ቤተ ክርስቲያን ንእምነታ እዩ ዝገልጽ። ብመሰረት እቲ ጥንታዊ ዝኾነ ብሂል ሌክስ ኦራንዲ ሌክስ ክረደንዲ፣ ሕጊ ጸሎት ሕጊ እምነት እዩ ዝብል፣ ብተመሳሳሊ ድማ ነቲ ናይ ቤተ ክርስቲያን መንነት ይቐርጽ። እቲ ዝስበኽ ቃልን ስርዓተ ምስጢራትን እቶም ኣብ ስርዓተ ኣምልኾ ዝፍጸሙ ተግባራትን ስቕታን እቲ ዝፍጸመሉ ስፍራን ኮታስ እዚ ዅሉ ነቶም ብእግዚኣብሔር ኣቦ ከም ኣካል ክርስቶስን ቤተ መቕደስ መንፈስ ቅዱስን መጠን እተኣከቡ ምእመናን የመልክትን ቅርጺ ይህቦምን። ስለዚ ከምቲ ርእሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ዝበልዎ ነፍሲ ወከፍ ስርዓተ ኣምልኾ ናይ ቤተ ክርስቲያን እቲ ሓቀይና ግልጸታ ኣብ ጸሎት እዩ ዝፍጸም። ስርዓተ ሊጡርግያ ኣገልግሎት ምስጢረ ክርስቶስ እንተ ደኣ ኾይኑ ስለምንታይ ደኣ ንጥፈታት ቤተ ክርስቲያን ዘምርሓሉ ጥርዚ ኵሉ ሓይላ ካብኡ ዝውሕዝ ምንጪ ከም ምዃኑ ገይሮም ዝርድእዎ? ሓቂዩ ተግባር ቤተ ክርስቲያን ኣብ ስርዓተ ሊጡርግያ ጥራይ ዝተሓጽረ ኣይኮነን። ይኹን እምበር ኵሉ ንጥፈታታ ስብከት ንድኻታት እተወፍዮ ኣገልግሎት ንሰብኣዊ ክውንነት ኣብ እትገብሮ ምስናይ ናብዚ ጥርዚ እዚዩ ዝበጽሕ። ብኣንጻሩ ግን ሊጡርግያ ንምእመናን ኣብ ፋሲካዊ ምስጢር ጐይታ ንሓዋሩን ከም ሓድሽን ብምጥሓል ይድግፎምን። በዚ ኸምዚ ድማ ብስብከት ቃል ኣምላኽን ምስጢራት ብምስራዕን ማኅበራዊ ጸሎት ብምዝውታርን ኣብ እምነትን ተልእኾን ዘለዎም ቁርጽ ፍቓድ ዳግም የበግሱን ይተባብዑን ይሕደሱን። ብኻልእ ኣዘራረባ ምእመናን ኣብ ሊጡርግያዊ ተግባር ዘለዎም ተሳትፎ ብተመሳሳሊ መንገዲ ውሳጣውን ከምኡውን ደጋውን ተግባር እዩ። እዚ ማለት ድማ ኣብ መዓልታዊ ሕይወትና ብስነ ምግባራውን መንፈሳውን ተግባራት ብጭቡጥ መንገዲ ክግለጽ ዝተደልየ እዩ። ስለዚ እቲ ዝፍጸም ስርዓተ ኣምልኾ ናብ ሕይወት ተተርጒሙ ነቲ ኣብ ሊጡርግያ ዝግለጽ ጭቡጥ ኩነት ክገብሮ ዝኽእል እሙን ህላዌ ዝሓትት ምዃኑ በዚ መንገዲ እዩ እምበኣር ሕይወትና ሕያው መስዋእትን ቅዱስን ኣብ ኣምላኽ ተቐባልነት ዘለዎም ብምዃን መንፈሳዊ ኣምልኾና ክንፍጽም ንኽእል። በዚ ኸምዚ ሊጡርግያ ነቶም ኣባኡ ዝሳተፉ መዓልታዊ ከም ቅዱስ ቤተ መቕደስ ከም ዝህነጹ ዝገብሮም፣ ከምኡ ውን ሓደ ክፉት ዝኾነ ማሕበር ንዅሉ ሃንጎፋ ኢሉ ዝቕበል ማሕበር ድማ ይሃንጽ። ብርግጽ ብመንፈስ ቅዱስ ዝተመልአ እዩ። ንሱ ድማ ናብ ሕይወት ክርስቶስ የእትወና፣ ብዅሉ ስፍሓቱ ስጋ ክርስቶስ ከም እንኸውን ይገብረና። እዚ ድማ ምልክት ድሕነት ናይ መላእ ደቂ ሰብ ኣብ ክርስቶስ ይኸውን። ከምቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝበልዎ ዓለም ገና ኣይፈለጠቶን ዘላ፣ ግናኸ ኵሉ ሰብ ናብ ድራር መርዓት ትገንሸል ተዓዲሙሎ። ፍቁራት የዕሩኽተይ፣ ብውሽጥና በቲ ብስርዓታትን ምልክታትን ተግባራትን
ልዕሊ ኩሉ ድማ በቲ ኣብ ዝመጽእ ትምህርተ ክርስቶስ ክንምርምሮ መዲብና ዘሎና ህያው ዝኾነ ህላወይ ክርስቶስ ኣብ ስርዓተ ሊጡርግያ ዝርከብ ክንቅረጽ ንፍቀደሉ። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ትምህርቲ ብዛዕባ እቲ ኣብ 1963 ዓ.ም ዝወፀ ጉባኤያዊ ቅዋም ካልኣይ ቫቲካን ብዛዕባ ስርዓተ ኣምልኾ ዝገልጽ ሰነድ ቅዱስ ጉባኤ ዝገብርዎ ዘለዉ ኣስተንትኖ ብምቕጻል ኣገዳስነት ሊጡርግያዊ ተሓድሶን ብዛዕባ እቲ ክዕቅቦ ዘለዎ ትርጉም ዘለዎ ትውፊትን ኣጉሊሖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ እተኻየደ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ንስርዓተ ሊጡርግያ ምሕዳስ ቀጻሊ ዕቤት ንኽግበር ምፍቃድን ማለት ትውፊትና ዓቀበ ክንሱ ቤተ ክርስቲያን ክትዓቢ ሓድነት ክትረክብን ከምኡውን ተልኹኣ ንኽትቅጽልን ዘኽእላ እዩ ክብሉ ገሊጾም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዘካፍልዎ ዘለዉ ተኸታታሊ ትምህርተ ክርስቶስ ብምቕጻል ብዛዕባ እቲ ኣብ 1963 ዓመተ ምህረት ዝወፀ ጉባኤያዊ ቅዋም ብዛዕባ ስርዓተ ኣምልኾ ዝገልጽ ቅዱስ ጉባኤ ዘርእስቱ ሰነድ ኣስተንቲኖም። ቅዱስ ጉባኤ ኣብ ካልኣይ ጉባኤ ቫቲካን እተኣወጀ ናይ መጀመርታ ሰነድ እዩ ዝነበረ። ኣብ ስርዓተ ሊጡርግያ ድማ ኣገዳሲ ለውጥታትን ተሓድሶን ዘምጸአ ሰነድ እዩ። ንኣብነት ስርዓተ ኣምልኾ ብዝተፈላለዩ ቋንቋታት ክግበር ዘፍቀደን ምእመናን ብንጥፈት ክሳተፉ ዘተባብዕን ሰነድ እዩ። ርእሰ ሊቃነ ጳጳሳት ኣብቲ ዘካፈልዎ ኣስተምህሮ እቲ ኣብ ስርዓተ ኣምልኾ ንዘመናት ንስብከተ ወንጌል ዘንቀሳቕስ ሓይሊ እዩ ብምባል ድማ ኣጉልሑ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ ኣብታ ማእከላዊ እግዚኣብሔር እተሰምየት ዓዋዲት መልእኽቲ በዓል ጥዑም ዝኽሪ ርእሰ ሊቃነ ጳጳሳት ፒየስ መበል 12 ከም ዝኽብሉ ጸሓፉ። ቤተ ክርስቲያን ብዘይጥርጥር ህያው ዝኾነት ኣካል እያ። ከም ኣካል መጠን ድማ ኣብ ቅዱስ ስርዓተ ኣምልኾ ብዝምልከት እውን ትዓቢ፣ ትበስል፣ ትምዕብል፣ ትስልጥን ከምኡውን ምስቲ ግዜያዊ ድሌታትን ኩነታትን ድማ ትለማመድ። እዚ ኩሉ ግን ምልኣ ተሰረተ እምነታ ምስ እትዕቅብ ጥራይ እያ ይብሉ። ምሉእ ብምሉእ ምስዚ መሰረታዊ ስርዓት እዚ ብምስምማዕ ካልኣይ ጉባኤ ቫቲካን ኣብ መእተዊ ጉባኤያዊ ቅዋም ቅዱስ ጉባኤ ብፍላይ ተሓድሶን ዕቤትን ሊጡርግያ ንምክያድ ዘተኣማምን ምኽንያታት ኣፍልጦ ሂብዎ ይርከብ። እቲ ጉባኤ ንክርስትያናዊ ህይወት ምእመናን እናዓበየ ንኽኸይድ ብርታዐ ንምሃብ ምስ ግድነታት ግዜና ብዝሰማማዕ መንገዲ ምትዕርራያት ንምግባር ዘኽእል ተቋማት ኣብ መንጎ ኩሎም እቶም ብክርስቶስ ዝኣምኑ ድሕነት ከተባብዕ ዝኽእል ዝኾነ ይኹን ነገር ንምምዕባል ንመላእ ደቂ ሰብ ናብ ስድራ ቤት ቤተ ክርስቲያን ንምጽዋዕ ዝሕግዝ ዘበለ ንምድልዳል ከም ዝዓለመ እውን ይገልጽ። ኣብቲ እዋን እቲ ኣብ ታሪኽ ቤተ ክርስቲያን ንዘመናት ንኣምላኽ ዘኽበረትሉን ንህዝበ ክርስቲያን እትቕድሰሉን ዝነበረት ስርዓታት ምሕዳስ ኣድላይ ምዃኑ ሓያል ስምዒት ነበረ። ሳላ ሊጡርግያዊ ምንቅስቓሳት እቲ ጸኒሑ ብርእሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እተገልጸ ኣብ መንጎ ተሓድሶ ስርዓተ ሊጡርግያን መላእ ህይወት ቤተ ክርስቲያንን ኣዝዩ ጥቡቕን ህያውን ዝኾነ ምትእስሳር ኣሎ። ቤተ ክርስቲያን ኣብ ስርዓተ ኣምልኾ ተዓይ ጥራይ ዘይኮነትስ ኣብ ስርዓተ ሊጡርግያ ገዛ ርእሳ እያ እትገልጽ። ብሊጡርግያ ትነብር፣ ብሊጡርግያ ድማ ንህይወትን ብርታዕን ትረክብ። ምእመናን ናብቲ ብቅዱስ ሊጡርግያ ኣቢሉ ዝውሃብ ሃብታም ውህበታት ጸጋ ንኽረኽቡ ንምትብባዕ እዚ ጉባኤያዊ ቅዋም ቅዱስ ጉባኤ ብኣዝዩ ውፅኢታዊ ዝኾነ ሓረግ የቕርቦ። እዚ ትርጉም ዘለዎ ትውፊት ክዕቀብ ይከኣል እዩ። እንተኾነ ግን እዚ መንገዲ ንሕጋዊ ዝኾነ ምዕባለታት ክፉት ኮይኑ ክቕጽል ኣለዎ ብምባል ሓደ መምርሒ ይህብ። ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ኣብዚ ናይ እዚ ቅዋም ኣዋጅ እዚ ነቲ ናይ ተሓድሶ ውጥናት ኣበው እዚ ጉባኤ ኣብ መንጎቲ ኣቐዲሙ ዝነበረ ዓብዪ ሊጡርግያዊ ትውፊትን ምስቲ ናይ መጻእን ዘለዎ ሚዛን ኣጸቢቖም ስለ እተረድእዎ ትውፊትን ምዕብልናን መብዛሕትኡ ግዜ ብመሰረቱ ተጻረርቲ እዮም። ይኹን እምበር ብሓቂ ክልቲኡ ሓሳባት ተመላላ እዩ። ትውፊት ህያው ዝኾነ ክውንነት እዩ። ስለዚ ድማ ንባዕሉ መሰረታዊ ምዕባለ ናይ ቀጻልነት ዘካተተ እዩ። ስለዚ እዚ ፈለግ ናይ ትውፊት ነቲ ምንጩ ብባዕሉ ብምሓዝ
ናብ ወፃኢ ገጹ ዝውሕዝ እዩ ከም ምባል እዩ ዝመስል። እቲ ዋዕላ ንሕጋውነት ናይ ዝምዕባለ እዚ ኣብ ሓቀኛ ትውፊት እተመስረተ ምዃኑ ይረጋግጽ። ኣብ ውሽጢ ሊጡርግያ እቲ ብመለኮታዊ መንገዲ እተመስረተ ዘይቀያየር ባእታታት ካብቲ ምስ ውሽጣዊ ባህሪ ስርዓተ ኣምልኾ ዘይሰማማዕ ዝኾነ ይኹን ነገር እንተተተንኪፉ ወይ ከኣ ንዓዑ ዘይበቕዑ እንተ ኮይኖም ምስ ግዜ ክቕየሩ ዝኽእሉ ባእታታት ይፈልዮም እዩ። ምእመናን ኣብቲ መሰረት እምነት ክርስትና ዝኾነ ምስጢር ፋሲካ ፍረ ብዘለዎ መንገዲ ምእንቲ ክሳተፉ ኣብ ዝሓለፈ ዘመናት ከምዚ ዝኣመሰለ ለውጥታት ብቐጻሊ ተገይሩ እዩ። ስለዚ ስርዓተ ኣምልኾ ቤተ ክርስቲያን ኣብ ባህርያዊ ቅርጺ ነፍሲ ወከፍ መዋእል ተመስሪቱ ጽልዋ ክገብረሎምን ክልውጦምን ዝኸኣለ። ስለዚ ሊጡርግያ ንዘመናት ዝኣክል ንስብከተ ወንጌል ዝድርኽ ሓይሊ ኮይኑ ጸኒሑሎ። ሎሚ እዚ ሓይሊ እዚ ምስቲ ሓቅን ህያውን ዝኾነ ትውፊት ካቶሊካዊት ቤተ ክርስቲያን ብቐጻሊ ክሕደስ ኣለዎ። እዚ ማለት ከኣ ንኣመንቲ ናብ ምልኣት ሓቂ ንምእታው ተባሂሉ እተዳለወ ብገላጺ ዝኾነ መንገዲ ብምስምማዕ ክሕደስ ኣለዎ። ስለዚ እዞም ኣበው ዚ ካልኣይ ጉባኤ ቫቲካን ነዚ ተሓድሶ እዚ ንሰናይ ቤተ ክርስቲያን ብሓቅን ብርግጽነትን ዝሓተቱ፣ እዚ ኣብ ዝኾነሉ እዋን ድማ ዝኾነ ይኹን ተቐባልነት ዝረኸበ ሓድሽ ኣገባብ ብገለ መንገዲ ካብቲ ድሮ ዝነበረ ኣገባብ ብተፈጥሮኣዊ መንገዲ ዝማዕበለ ክኸውን ኣለዎ ብምባል ክመሓየሽ ሓሳባቶም ዘካፈሉ። ንረብሓ መላእ ቤተ ክርስቲያን ነፍሲ ወከፍ ተሓድሶ ወትሩ ብጥንቃቐ ብስነ መለኮታውን ታሪኻውን ጉስነታውን ምርምር ክግበር ኣለዎ። በዚ መንገዲ እዚ ስልጣን ኣስተምህሮ ናይዚ ጉባኤ እዚ ኣብ መንጎ ምእመናን ምድንጋራት ክውገድ ይሓትት። ዝኾነ ይኹን ሰብ ኣብ ጉዳያት ስርዓተ ሊጡርግያ ዝኾነ ይኹን ነገር ብናይ ገዛ ርእሱ ተበግሶ ከይውስኽ፣ ከየጉድል ወይ ከይቅይር የጠንቅቕ። እቲ ኣብ ጉባኤያዊ ቅዋም ቅዱስ ጉባኤ እተላዕለ ምዕባለ ንናይ ቤተ ክርስቲያን ሕብረት ብዝኾነ ይኹን መንገዲ ኣይለማለምን እዩ። ኣብ ክንድኡስ ንምርግጋጽን ንምድንፋዕን ሓድነትን ሕብረትን እዩ ዝጽዕር። ስለዚ ንዅሎም እቶም ንስርዓታት መለኮታዊ ምስጢራት ከዳልዉ ተጸውዑ፣ ብፍላይ ከኣ እቶም ኣብ ስርዓተ ሊጡርግያ ቅድምና ዘለዎም ኣገልግሎት ዝፍጽሙ ካህናት ኣብ ቅድሚዚ ዕቤት እዚ ትሕትና ከርእዩን ንቤተ ክርስቲያን ልባዊ ተኣማንነት ብምግላጽ ካብ ውሽጢ ግልጽነትን ምትእምማንን ዝምንጩ ጽሑፋትን መምርሒታትን ስርዓተ ሊጡርግያ ወትሩ ከተደንፍዑ እምሕጸነኩም ኣለኹ። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ እቲ ብ1963 እተኣወጀ ጉባኤያዊ ቅዋም ካልኣይ ጉባኤ ቫቲካን ብዛዕባ ስርዓተ ኣምልኾ ዘስተምህር ሰነድ ቅዱስ ጉባኤ ኣመልኪቶም ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣገዳስነት ስርዓተ ኣምልኾ ኣጉሊሖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካየድዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዘካይድዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ብዛዕባ ስርዓትን ምልክታትን ምሳሌታትን ሊጡርግያ ብምግላጽ ስርዓተ ኣምልኾ ደው ክንብልን ምስ ውሽጣዊ መንፈሳዊ ህይወትና ክንራኸብን ይሕግዘና ክብሉ ኣስተንተኑ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን፣ ብዛዕባ ጉባኤያዊ ቅዋም ቅዱስ ጉባኤ እነካይዶ ዘለና ትምህርተ ክርስቶስ ክንቅጽል ከሎና ንሓንሳ ደው ኢልና ብዛዕባ ገለ መሰረታዊ ባእታታት ቅዱስ ሊጡርግያ ማለት ብዛዕባ ስርዓታትን ምልክታትን ምሳሌታትን ከነስተንትን የድልየልና እዩ። ካልኣይ ጉባኤ ቫቲካን ኣብቲ ኣገዳሲ ዕዮ ብዛዕባ ምንቅስቓስ ስርዓተ ሊጡርግያ ተመርኩሱ ኣብ ሕልና እታ ቐዳመይቲ ቤተ ክርስቲያንን ኣብ ትምህርትታት ኣበው ቤተ ክርስቲያንን ህያው ዝነበረ ሓቂ እንደገና ክንረክብ ሓጊዝና እዩ። ስርዓታት ክርስቲያናዊ ሊጡርግያ ደጋዊ ሽፋን ናይ ቅዱሳት ምስጢራትን እኽብካብ ናይ ባሕውሪ ዝግበር ጽምብላትን ዘይኮነስ እቲ መለኮታዊ ውህበት ናባና ዝበጽሓሉ ናይ ቤተ ክርስቲያን መትረብ እዩ። በዚ ምኽንያት እዚ ካልኣይ ጉባኤ ቫቲካን ነቲ ኣብ ስርዓተ ኣምልኾ ብስርዓታትን ጸሎታትን ዝፍጸም ምስጢረ እምነት ክርድኦ ይዕድመና። ስርዓት ንሊጡርግያዊ ተግባራትን ብኣዋ ኣቢሉ ድማ ንህይወትና ቅርጺ ይህቦ።
ብጐይታና ኢየሱስ ክርስቶስ ኣቢልና ድማ ንህላዊ ኣምላኽ ክነስተማቕሮ ዘኽእለና መንፈሳዊ ስምዒት ይፈጥረልና። እዚ ክኸውን ዝኸኣለ ብዛዕባ ሊጡርግያ ጓኖት ወይ ተዓዘብቲ ጥራይ እንተ ኮይንና ዘይኮነስ የግዳስ ንሕግታት ኣምላኽ ብተኣዛዝነት ብምልኣት ገዛ ርእስና ብኣካልናን ኣእምሮናን ልብናን ኣባኡ ምስ ንሳተፍ እዩ። በዚ ኸምዚ በቲ ቅዱስ ዝኾነ ስርዓታት ንቓል ኣምላኽ ብምስማዕ ኣብ ምስጋናን ኣምልኾን ኣብ ሕውነታዊ ተሳትፎን ከምኡውን ኣብ ናይ ቤተ ክርስቲያን ሕብረት ኢና ተፈጢርና። ብሓደ እምነት ሓድነት ብዘለዎ ብዙሕ ገጻት እተኣከብና ጉባኤ ምዃንና ድማ ንፈልጥ ኢና። እዚ ስርዓት እዚ ብግቡእ ኣብ እተገልጸ ተኸታታሊ ኣካላዊ ምንቅስቓስ

ኣብ ስርዓተ ኣምልኾ ሓደ ናጻ ዝኾነ ርትዓውያት ተሓሳስባይና እንረክብ። ንልቢ ዝሓድስ ዕርፍቲ ንረክብ። ኣብ ቅድሜና መለኮታዊ ጸጋ ከም ዘሎና ድማ ኣፍልጦ ንህብ። ኣብ ሓደ መንፈስ ቅዱስ ዝነብረሉ ውህደት ድማ ምንባር ንመሃር። ሰዋስው ስርዓተ ኣምልኾ ምስቲ ንሊጡርግያ ዝግባእ ምልክታትን ምሳሌታትን እተተሓሓዘ እዩ። ኣብ ካልኣይ ጉባኤ ቫቲካን ምቕዳስ ደቂ ሰባት ብሕዋሳት ብዝረአ ትእምርትታት እዩ ዝግለጽ። ምስ ነፍሲ ወከፍ እዚ ትእምርትታት እዚ ድማ ብዝሰማማዕ መንገዲ እዩ ዝፍጸም። መዝገበ ሃይማኖት ካቶሊካዊት ቤተ ክርስቲያን ንዋጋ ዝምልክታት እዚ እውን ይምርምር። ትርጉሙ ኣብ ዕዮ ፍጥረትን ኣብ ባህሊ ደቂ ሰባትን እተመስረተ እዩ። እዚ ድማ ብፍጻሜታት ብሉይ ኪዳን እተገልጸን ምሉእ ብምሉእ ኣብ ሰብኣውነትን ዕዮ ክርስቶስን እተገልጸ እዩ። ምልክት ማይ ምሳልያዊ እዩ። ካብ መበቆል ፍጥረት ክሳብ ማይ ኣሂ፣ ካብ ምስጋር ቀይሕ ባሕሪ ክሳብ ዮርዳኖስ፣ ከምኡውን ክሳብ እቲ ካብ ጎኒ ክርስቶስ ዝውሕዝ ማይ፣ እዚ ዅሉ ድማ ኣብ ሞቱን ትንሣኤኡን ምጥሓልና ዝሕብር ምስጢራዊ ምልክት እዩ። ምልክትን ምሳሌን መብዛሕትኡ ግዜ ከም ተመሳሰልቲ ቃላት ጌርና ኢና እንጥቀመሎም። ከም ሓቁ እኳ ደኣስ ሓደ ምልክት ንሓደ ሓሳብ ጥራይ ዘይኮነስ ንብምልወቲ ስርዓት ትርጉምን ስነ ምግባራዊ ስርዓታትን ከመልክት ምስ ዝኽእል ምሳሌያዊ ተግባር እዩ ዝተሓሓዝ። በዚ ኸምዚ ንኣብነት ቅዱስ ማይ ክነጽግ ንከሎና ብዛዕባ እቲ ኣብ ጥምቀት እተቐበልናዮ ውህበትን ብዛዕባ እቲ ኣብ ክርስቶስ ሓድሽ ህይወት ንምርካብ ዘለና ቈራጽነትን ከም ብሓድሽ ይለዓዓል። ካልኣይ ምልክታት ብመሰረቱ ተግባራዊ እዩ። ብቐዳምነት ሓደ ተግባር ከም ምዃኑ ገለ ቐሊልን ልሙድን ተግባራት ማለት ከም ምንብርካኽ፣ ምልክት ሰላም ምልውዋጥ ወይ ከዓ ዝያዳ ጠለብ ዝሓትት ናይ ነፍሲ ወከፍ ቅዱሳት ምስጢራት ዝኣመሰለ መሰረታዊ ተግባራት እዩ ዘመልክት። ልዕሊ ዅሉ ድማ ምሳሌታት ምስቲ ዘቕምዎ ቁሳዊ ባእታታትን ምስቶም ምስኡ ዝራኸቡ ሰባትን ብዝተሓሓዝ እዚ ኸዓ ናይ ዋኒን ስምዒት ዝፈጥር ንልብን ኣእምሮን ዝትንክፍ ከምኡውን ሓቀይና ናይ ቤተ ክርስቲያን ርክባት ከም ዝፍጠርን ይገብር። ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብታ ሃሰስኩ ለብወትኩም እትብል ሃዋርያዊ መልእኽቶም ነቲ ሮማኖ ጋርዲኒ ዝሃቦ መግለጺ ብምስምማዕ እቲ ቐዳማይ ዕላማ ናይ ሊጡርግያዊ ስነ መዕበያ ደቂ ሰባት ከም ዳግም ምሳሌ ክኾኑ ዘኽእሎም እዩ ክብሉ ገሊጾም። ብስርዓተ ኣምልኾ ክንምሃርን ንጽባቐ ጽምብላትና ብተነቃፍነት ንምዕቃብን ብዘይሃውሪ ክንከናኸኖን ንገዛ ርእስና ድማ ናብ ሓቀይና መባእታ ምስጢራት ከነወፊ ክንፈቅድ ኣለና። ተመክሮ ህያውን መንፈሳውን ሊጡርግያ ምስ ግቡእ ትምህርቲ መባእታ ምስጢራትን ትምህርተ ክርስቶስን እተሰነየ ክኸውን ኣብ ኵሎም ደቂ ሰባት ድማ ነቲ ምስ ኣምላኽ ንምርኻብ ክፉት ምዃን ዝብል ርትዓውያት ተሓሳስባ ምስጢረ ስጋዌ ንምልባስ ንምሉእ ሰብኣውነት ማለት ንመንፈስን ነፍስን ስጋን ብምስታፍ ጥራይ ክፍጸም ከም ዝኽእል ንምንቕቓሕ እቲ ዝበለጸ ምንጪ እዩ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 30/2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የግንቦት 30/2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር እሁድለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል 2 ስርጭታችን ደግሞ ዛሬ እየተከበረ የሚገኘውን የቅዱስ ሥላሴ በዓል ምክንያት አድርገን ያዘጋጀነውን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሜ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 16 ከቁጥር 12 እስከ 15 ላይ እንደተገለጸው ገና ብዙ የምነግራችሁ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ግን እርሱ ወደ እውነት ሁሉ ይመራችኋል። ከርሱ አይናገርምና የሚሰማውን ሁሉ ይናገራል እንጂ የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ የኔ ከሆነው ወስዶ ይነግራችኋልና። በአብ ዘንድ ያለው ሁሉ የኔ ነው፣ ስለዚህም በእኔ ዘንድ ካለኝ ወስዶ ይነግራችኋል አልኳችሁ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ ዛሬ ከጴንጤቆስጤ ሰንበት በኋላ ያለውን የቅድስት ሥላሴ በዓል እናከብራለን። ይህ በዓል የኢየሱስ ክርስቶስ ኅብረት ውስጥ የተገለጸው አብ ወልድና መንፈስ ቅዱስን ሦስት አካል አንድ የሆኑበትን የእግዚአብሔር ምስጢር የምናሰላስልበትና የምናሞግስበት በዓል ነው። ሕይወቱን በነጻ ለኛ ያቀረበልንና በዓለም ውስጥ እንድናስፋፋው የሚጠብቀን ሁልጊዜ አዲስ የሆነውን የእግዚአብሔር ፍቅር በአድናቆትና በደስታ የምናከብርበት ቀን ነው። ዛሬ የተነበቡት የመጽሐፍ ቅዱስ ጥቅሶች እግዚአብሔር እንዴት ለኛ ራሱን የገለጸበት መንገድ እንድንረዳ በማድረግ እርሱ እንዲሁ ዝም ብሎ ያለ ወይም የሚኖር መሆኑ ብቻ እንድንረዳ ብቻ ሳይሆን እርሱ ከኛ ጋር ለኛ ቅርብ፣ እኛን የሚወደን፣ ከኛ ጋር የሚራመድ ትንሽ ከሚባሉት ሰዎች አንስቶ እስከ ተቸገሩት ሰዎች ድረስ በእኛ ግለሰባዊ በሆነ ታሪክ ውስጥ የሚመሰጥ እያንዳንዳችንን የሚንከባከብ አምላክ እንደሆነ ያመለክቱናል። እርሱ በላይ በሰማይ እንዲሁም በታች በምድር እግዚአብሔር እርሱ አምላክ መሆኑን አሳይቶናል። ስለዚህ እኛ የምናምነው አንድ ሩቅ በሆነ አካል አይደለም፣ በፍጹም አይደለም። እኛ የምናምነው አንድ ግዴለሽ በሆነ አንድ አካል አይደለም፣ በፍጹም እንዲህ አይደለም። ነገር ግን በተቃራኒው አጽናኝ ሰማይንና ሕዝቡን በፍቅር በፈጠረው ሥጋን በለበሰው በሞትና ከሙታን ለእኛ ሲል በተነሳው በመንፈስ ቅዱስ አማካይነት ሁሉንም ነገር ወደ ሙሉነት በለወጠው አምላክ ነው የምናምነው። ይህንን ፍጹም የሆነና የመቀየር ኃይል ያለውን የአምላክ ፍቅር በሕይወቱ የተለማመደው የመጀመሪያው ሰው ቅዱስ ሐዋርያው ጳውሎስ ሲሆን ወደ ሮም ሰዎች ምዕራፍ 8 ከቁጥር 14 እስከ 17 ላይ እንደተጠቀሰው እግዚአብሔር አባ አባት ተብሎ መጠራት እንደሚፈልግ በመግለጽ በእርግጥ እግዚአብሔር የኛ አባት ነው። ይህንንም ማድረግ የሚገባን ልክ እንደ አንድ ሕፃን ልጅ ሕይወትን በመስጠት ሰው እቅፍ ውስጥ ራሱን በማድረግ ሙሉ በሙሉ በመተማመን እንደሚኖር ሕፃን አድርገን ለእግዚአብሔር ራሳችንን ማቅረብ ይገባናል። መንፈስ ቅዱስ ሐዋርያው ጳውሎስ በድጋሚ ያስታውሰናል። መንፈስ ቅዱስ በእኛ ውስጥ ገብቶ በመንቀሳቀስ ኢየሱስ ክርስቶስ ከእኛ የራቀ ባሕሪ ያለው አምላክ ሳይሆን ነገር ግን ከእርሱ ጋር በጣም እንደ ተቀራረብን በእኛ ዘመን እንደነበረና በእግዚአብሔር የተወ

ነው። እግዚአብሔር ከኛ ጋር በመራመድ በደስታ ይሞላናል። ደስታ ደግሞ የክርስትና የመጀመሪያ ቋንቋ ነው። ስለዚህ የቅድስት ሥላሴ በዓል እግዚአብሔር አንድ ፈጣሪና አዳኝና ቀዳሽ ሁልጊዜ በፍቅርና ለፍቅር የሚኖር መሆኑን እንድናሰላስል በማድረግ እርሱን ለሚቀበሉ ፍጥሯን ሁሉ የእርሱን ውበት በጎነትና እውነት እንዲያንጸባርቁ እድሉን ይሰጣቸዋል። እርሱ ከጥንት ጊዜ ጀምሮ ሁልጊዜ ከሰዎች ጋር ለመጓዝ የመረጠና ለሕዝቦች ሁሉና ለእያንዳንዱ ሰው በበረከት የተሞላ ሕዝብ ለመፍጠር ፈልጓል። ክርስቲያን የሆነ አንድ ሰው ከሌሎች ሰዎች የተገለለ ሰው ሳይሆን እግዚአብሔር የፈጠራቸው የእግዚአብሔር ሕዝብ አንድ አካል ነው። የዚህ ዓይነት የአብሮነት መንፈስ ወይም ባሕሪ ሳንላበስ ክርስቲያን ተብለን ልንጠራ በፍጹም አንችልም። እኛ አንድ ሕዝብ ነን፣ የእግዚአብሔር ሕዝብ ነን። በአሁኑ ወቅት ፍቅርን በሚገባ በጠማው በዓለማችን ውስጥ ኢየሱስ የሰጠንን ተልእኮ በደስታ መወጣት እንችል ዘንድ ሕይወት ጣዕም የሚኖራት ዘላለማዊ በሆነ ፍቅር መሆኑን፣ ተጨባጭ የሆነ ፍቅር የአብ የወልድና የመንፈስ ቅዱስ ፍቅር መሆኑን ለዓለም በደስታ መመስከር እንችል ዘንድ ቅድስት ድንግል ማርያም ትርዳን። ለዘላለም የእሷን አማላጅነት ልንማጸን ይገባል።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 30 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል አብ ወልድና መንፈስ ቅዱስ አንድም ሶስትም ናቸው በሚል አርዕስት የቀረበ አንድ ወቅታዊ አስተንት ነው ደናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

የቅድስ ሥላሴ በዓል እግዚአብሔር አንድ ፈጣሪ አዳኝና ቅዳሽ ሁልጊዜ በፍቅርና ለፍቅር የሚኖር መሆኑን እንድናሰላስል በማድረግ እርሱን ለሚቀበሉ ፍጥሯን ሁሉ የእርሱን ውበት በጎነትና እውነት እንዲያንጸባርቁ ዕድሉን ይሰጣቸዋል። ብዙ የሚነግራችሁ ነገር አለ፣ አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል። እንዲሁም ወደፊት ስለሚሆነው ነገር ይነግራችኋል። የእኔ ከሆነው ወስዶ እንድታውቁ በማድረግ ያከብረኛል። የአብ የሆነ ሁሉ የእኔ ነው። እንግዲህ የእኔ ከሆነው ወስዶ እንድታውቁ ያደርጋችኋል ያሏችሁ ለዚህ ነው ይለናል። የዮሐንስ ወንጌል ምዕራፍ 16 ከቁጥር 12 እስከ 16 ላይ እንደተገለጸው ምስጢረ ሥላሴ ከቅድስት ሃይማኖታችን ዋና አንቀጾች አንዱ ነው። ቤተ ክርስቲያን በአንድ አምላክ በእግዚአብሔር እናምናለን፣ በሕይወት ሰጪ በመንፈስ ቅዱስም እናምናለን እያለች በአብ በወልድና በመንፈስ ቅዱስ እንደምናምን ታስተምረናለች። ጸሎት ሃይማኖት ላይ እንደተገለጸው አብ በእውነት እናምናለን፣ ወልድንም በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን በሥርዓተ ቅዳሴ ውስጥ እንደተጠቀሰው በማለት እንገልጻለን። እግዚአብሔር በመለኮቱ ዓለም ከመፈጠሩ አስቀድሞ በመንግሥቱ አለ። እግዚአብሔር በሦስትነቱና በመለኮቱ ሦስት ሥላሴ ሕላዌ የፍጥረት ሁሉ ሕልውና ነው። ፍጥሮች ሁሉ በአብ በወልድና በመንፈስ ቅዱስ ፍላጎት ከኢምንት ነገር ወጡ። በይበልጥ ደግሞ እኛ በሥላሴ አምሳል የተፈጠርነን እግዚአብሔር ሰውን በመልካችንና በአምሳላችን እንፍጠር አለ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተገለጸው አዳምን በአምሳሉ ከመፍጠሩ በፊት እግዚአብሔር በመንግሥቱ አለ። በሥላሴ ስም ክርስቶስን ተቀበልን። ኢየሱስ ወደ ሰማይ ከመውጣቱ በፊት ሐዋርያቱን ወንጌል እንዲሰብኩ ወደ ዓለም ሁሉ ሲልካቸው ሄዳችሁ አስተምሯቸው፣ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው እያለ የማቴዎስ ወንጌል ምዕራፍ 28 ላይ ይናገራል። ካህን የጥምቀት ጸጋ ሲሰጠን ሳለ እኔ በአብ በወልድና በመንፈስ ቅዱስ ስም አጠምቃለሁ እያለ ክርስትናን እንድንቀበል ያደርገናል። በጥምቀት ጸጋ ከሰማይ ማደሪያ የቅድስት ሥላሴ ማደሪያ እንሆናለን። በአርያም ሥላሴ መፈጠራችን፣ በአራያ ሥላሴ መጠመቃችን ክብራችን በጣም የሚያስቀና እንዲሆን ያደርገዋል። አብ ወልድ መንፈስ ቅዱስ በጣም አከበሩን። ሥላሴን ማመን ብቻ በቂ አይደለም፣ የመለኮት ስግደትም ማቅረብ አለብን። እነርሱ ማዕረግ ሰጥተው ፈጠሩን እና እነርሱን ማክበር ይጠበቅብናል። የእነርሱ ደስታ ተካፋይ ልንሆንም ይገባናል። ቤተ ክርስቲያን ሦስት ሳሉ አንድ ሲሆኑ ለአብ ለወልድ ለመንፈስ ቅዱስ እንስገድ እያለች እንድናከብራቸው ጸሎታችንና መሥዋዕታችንን ምስጋናችንን እንድናቀርብ ታነቃቃናለች። ጸሎታችንና ሥራችንን በስመ አብ ወልድ መንፈስ ቅዱስ ብለን እንድንጀምር እና እንድንጨርሰው ትፈልጋለች። የምናደርገውን ሁሉ ለሥላሴ ክብር ብለን እንድናደርግ ትመክረናለች። በስመ አብ ወይም ስብሐት ለአብ ስንል ራሳችንን ዝቅ አድርገን እንድገም። በፍጥረታችን የሥላሴ አምሳል ከሆንን በሥራችንም ደግሞ ሥላሴን እንድንመስል ይገባናል። መንፈሳችንንና አካሄዳችንን ከሥላሴ ጋር ልናስማማ ያስፈልጋል። እንደ ሰማያዊ አባታችን ፍጹም ሁኑ ይለናል ኢየሱስ። ሥራችንን መልካም ከሆነ በእውነት ሥላሴን እንምሰል። ሕይወታችንን የሚያንጽ ከሆነ ለእነርሱ የሚገባ አክብሮትና ፍቅር እናቀርብላቸዋለን። አብ ወልድ መንፈስ ቅዱስ በእኛ ውስጥ እንዲኖሩና በእኛ እንዲደሰቱ ከፈለግን በፍቃዳቸው ልንጓዝ ይገባናል።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ በዛሬው ዕለት እየተከበረ የሚገኘውን የቅድስት ሥላሴ በዓል ምክንያት በማድረግ ያዘጋጀነውን አንድ ልዩ ዝግጅትና አስተንትኖ ነበር። አብራችሁን በመሆን ስለ አዳመጣችሁን እጅግ ከፍ አድርገን እናመሰግናለን።

0: አድማጮቻችን የዛሬው የእሁድ የግንቦት 30 2018 ዓ.ም ተምረት ለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 30/2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የግንቦት 30/2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደው እና ዘወትር እሁድለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል 2 ስርጭታችን ደግሞ ዛሬ እየተከበረ የሚገኘውን የቅዱስ ሥላሴ በዓል ምክንያት አድርገን ያዘጋጀነውን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሜ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 16 ከቁጥር 12 እስከ 15 ላይ እንደተገለጸው ገና ብዙ የምነግራችሁ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ግን እርሱ ወደ እውነት ሁሉ ይመራችኋል። ከርሱ አይናገርምና የሚሰማውን ሁሉ ይናገራል እንጂ የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ የኔ ከሆነው ወስዶ ይነግራችኋልና። በአብ ዘንድ ያለው ሁሉ የኔ ነው፣ ስለዚህም በእኔ ዘንድ ካለኝ ወስዶ ይነግራችኋል አልኳችሁ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ ዛሬ ከጴንጤቆስጤ ሰንበት በኋላ ያለውን የቅድስት ሥላሴ በዓል እናከብራለን። ይህ በዓል የኢየሱስ ክርስቶስ ኅብረት ውስጥ የተገለጸው አብ ወልድና መንፈስ ቅዱስን ሦስት አካል አንድ የሆኑበትን የእግዚአብሔር ምስጢር የምናሰላስልበትና የምናሞግስበት በዓል ነው። ሕይወቱን በነጻ ለኛ ያቀረበልንና በዓለም ውስጥ እንድናስፋፋው የሚጠብቀን ሁልጊዜ አዲስ የሆነውን የእግዚአብሔር ፍቅር በአድናቆትና በደስታ የምናከብርበት ቀን ነው። ዛሬ የተነበቡት የመጽሐፍ ቅዱስ ጥቅሶች እግዚአብሔር እንዴት ለኛ ራሱን የገለጸበት መንገድ እንድንረዳ በማድረግ እርሱ እንዲሁ ዝም ብሎ ያለ ወይም የሚኖር መሆኑ ብቻ እንድንረዳ ብቻ ሳይሆን እርሱ ከኛ ጋር ለኛ ቅርብ፣ እኛን የሚወደን፣ ከኛ ጋር የሚራመድ ትንሽ ከሚባሉት ሰዎች አንስቶ እስከ ተቸገሩት ሰዎች ድረስ በእኛ ግለሰባዊ በሆነ ታሪክ ውስጥ የሚመሰጥ እያንዳንዳችንን የሚንከባከብ አምላክ እንደሆነ ያመለክቱናል። እርሱ በላይ በሰማይ እንዲሁም በታች በምድር እግዚአብሔር እርሱ አምላክ መሆኑን አሳይቶናል። ስለዚህ እኛ የምናምነው አንድ ሩቅ በሆነ አካል አይደለም፣ በፍጹም አይደለም። እኛ የምናምነው አንድ ግዴለሽ በሆነ አንድ አካል አይደለም፣ በፍጹም እንዲህ አይደለም። ነገር ግን በተቃራኒው አጽናኝ ሰማይንና ሕዝቡን በፍቅር በፈጠረው ሥጋን በለበሰው በሞትና ከሙታን ለእኛ ሲል በተነሳው በመንፈስ ቅዱስ አማካይነት ሁሉንም ነገር ወደ ሙሉነት በለወጠው አምላክ ነው የምናምነው። ይህንን ፍጹም የሆነና የመቀየር ኃይል ያለውን የአምላክ ፍቅር በሕይወቱ የተለማመደው የመጀመሪያው ሰው ቅዱስ ሐዋርያው ጳውሎስ ሲሆን ወደ ሮም ሰዎች ምዕራፍ 8 ከቁጥር 14 እስከ 17 ላይ እንደተጠቀሰው እግዚአብሔር አባ አባት ተብሎ መጠራት እንደሚፈልግ በመግለጽ በእርግጥ እግዚአብሔር የኛ አባት ነው። ይህንንም ማድረግ የሚገባን ልክ እንደ አንድ ሕፃን ልጅ ሕይወትን በመስጠት ሰው እቅፍ ውስጥ ራሱን በማድረግ ሙሉ በሙሉ በመተማመን እንደሚኖር ሕፃን አድርገን ለእግዚአብሔር ራሳችንን ማቅረብ ይገባናል። መንፈስ ቅዱስ ሐዋርያው ጳውሎስ በድጋሚ ያስታውሰናል። መንፈስ ቅዱስ በእኛ ውስጥ ገብቶ በመንቀሳቀስ ኢየሱስ ክርስቶስ ከእኛ የራቀ ባሕሪ ያለው አምላክ ሳይሆን ነገር ግን ከእርሱ ጋር በጣም እንደ ተቀራረብን በእኛ ዘመን እንደ ነበረና በእግዚአብሔር የተወደደ ልጆች በመሆናችን የተነሣ ደስተኞች እንድንሆን ያደርገናል። በእርግጥ በቅዱስ ወንጌል ውስጥ ከሙታን የተነሣው ጌታ ከእኛ ጋር ለዘላለም እንደሚኖር ቃል ገብቶልናል። እርሱ ከእኛ ጋር በመሆኑና ለመንፈስ ቅዱስ ኃይል ምስጋና ይግባውና እርሱ ለእኛ በአደራ የሰጠውን ተልእኮ በቋሚነት መፈጸም እንችላለን። ታዲያ የተሰጠን ተልእኮ ምንድን ነው? ለሁሉም የእርሱን ቅዱስ ወንጌል ማብሰርና መመስከር፣ ከእርሱ ጋር ኅብረት በመፍጠር ከእርሱ የሚመጣ ደስታ ከሁሉም ጋር መቋደስ ማለት ነው። እግዚአብሔር ከእኛ ጋር በመራመድ በደስታ ይሞላናል። ደስታ ደግሞ የክርስትና የመጀመሪያ ቋንቋ ነው። ስለዚህ የቅድስት ሥላሴ በዓል እግዚአብሔር አንድ ፈጣሪና አዳኝና ቀዳሽ ሁልጊዜ በፍቅርና ለፍቅር የሚኖር መሆኑን እንድናሰላስል በማድረግ እርሱን ለሚቀበሉ ፍጥሯን ሁሉ የእርሱን ውበት፣ በጎነትና እውነት እንዲያንጸባርቁ ዕድሉን ይሰጣቸዋል። እርሱ ከጥንት ጊዜ ጀምሮ ሁልጊዜ ከሰዎች ጋር ለመጓዝ የመረጠና ለሕዝቦች ሁሉና ለእያንዳንዱ ሰው በበረከት የተሞላ ሕዝብ ለመፍጠር ፈልጓል። ክርስቲያን የሆነ አንድ ሰው ከሌሎች ሰዎች የተገለለ ሰው ሳይሆን እግዚአብሔር የፈጠራቸው የእግዚአብሔር ሕዝብ አንድ አካል ነው። የዚህ ዐይነት የአብሮነት መንፈስ ወይም ባሕሪ ሳንላበስ ክርስቲያን ተብለን ልንጠራ በፍጹም አንችልም። እኛ አንድ ሕዝብ ነን፣ የእግዚአብሔር ሕዝብ ነን። በአሁኑ ወቅት ፍቅርን በሚገባ በጠማው በዓለማችን ውስጥ ኢየሱስ የሰጠንን ተልእኮ በደስታ መወጣት እንችል ዘንድ ሕይወት ጣዕም የሚኖራት ዘላለማዊ በሆነ ፍቅር መሆኑን፣ ተጨባጭ የሆነ ፍቅር የአብ የወልድና የመንፈስ ቅዱስ ፍቅር መሆኑን ለዓለም በደስታ መመስከር እንችል ዘንድ ቅድስት ድንግል ማርያም ትርዳን። ለዘላለም የእሷን አማላጅነት ልንማጸን ይገባል።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 30 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል አብ ወልድና መንፈስ ቅዱስ አንድም ሶስትም ናቸው በሚል አርዕስት የቀረበ አንድ ወቅታዊ አስተንትኖ ወደናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

የቅድስት ሥላሴ በዓል እግዚአብሔር አንድ ፈጣሪ አዳኝና ቀዳሽ ሁልጊዜ በፍቅርና ለፍቅር የሚኖር መሆኑን እንድናሰላስል በማድረግ እርሱን ለሚቀበሉ ፍጥሯን ሁሉ የእርሱን ውበት በጎነትና እውነት እንዲያንጸባርቁ ዕድሉን ይሰጣቸዋል። ብዙ የሚነግራችሁ ነገር አለ፣ አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል። እንዲሁም ወደፊት ስለሚሆነው ነገር ይነግራችኋል። የእኔ ከሆነው ወስዶ እንድታውቁ በማድረግ ያከብረኛል። የአብ የሆነ ሁሉ የእኔ ነው። እንግዲህ የእኔ ከሆነው ወስዶ እንድታውቁ ያደርጋችኋል ያሏችሁ ለዚህ ነው ይለናል። የዮሐንስ ወንጌል ምዕራፍ 16 ከቁጥር 12 እስከ 16 ላይ እንደተገለጸው ምስጢረ ሥላሴ ከቅድስት ሃይማኖታችን ዋና አንቀጾች አንዱ ነው። ቤተ ክርስቲያን በአንድ አምላክ በእግዚአብሔር እናምናለን፣ በሕይወት ሰጪ በመንፈስ ቅዱስም እናምናለን እያለች በአብ በወልድና በመንፈስ ቅዱስ እንደምናምን ታስተምረናለች። ጸሎት ሃይማኖት ላይ እንደተገለጸው አብ በእውነት እናምናለን፣ ወልድንም በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን፣ በሥርዓተ ቅዳሴ ውስጥ እንደተጠቀሰው በማለት እንገልጻለን። እግዚአብሔር በመለኮቱ ዓለም ከመፈጠሩ አስቀድሞ በመንግሥቱ አለ። እግዚአብሔር በሦስትነቱና በመለኮቱ ሦስት ሥላሴ ሕላዌ የፍጥረት ሁሉ ሕልውና ነው። ፍጥሮች ሁሉ በአብ በወልድና በመንፈስ ቅዱስ ፍላጎት ከእምንት ነገር ወጡ። በይበልጥ ደግሞ እኛ በሥላሴ አምሳል የተፈጠርነን። እግዚአብሔር ሰውን በመልካችንና በአምሳላችን እንፍጠር አለ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተገለጸው አዳምን በአምሳሉ ከመፍጠሩ በፊት እግዚአብሔር በመንግሥቱ አለ። በሥላሴ ስም ክርስቶስን ተቀበልን። ኢየሱስ ወደ ሰማይ ከመውጣቱ በፊት ሐዋርያቱን ወንጌል እንዲሰብኩ ወደ ዓለም ሁሉ ሲልካቸው ሄዳችሁ አስተምሯቸው፣ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው እያለ የማቴዎስ ወንጌል ምዕራፍ 28 ላይ ይናገራል። ካህን የጥምቀት ጸጋ ሲሰጠን ሳለ እኔ በአብ በወልድና በመንፈስ ቅዱስ ስም አጥምቃለሁ እያለ ክርስትናን እንድንቀበል ያደርገናል። በጥምቀት ጸጋ ከሰማይ ማደሪያ የቅድስት ሥላሴ ማደሪያ እንሆናለን። በአርያም ሥላሴ መፈጠራችን፣ በአራያ ሥላሴ መጠመቃችን ክብራችን በጣም የሚያስቀና እንዲሆን ያደርገዋል። አብ ወልድ መንፈስ ቅዱስ በጣም አከበሩን። ሥላሴን ማመን ብቻ በቂ አይደለም፣ የመለኮት ስግደትም ማቅረብ አለብን። እነርሱ ማዕረግ ሰጥተው ፈጠሩን እና እነርሱን ማክበር ይጠበቅብናል። የእነርሱ ደስታ ተካፋይ ልንሆንም ይገባናል። ቤተ ክርስቲያን ሦስት ሳሉ አንድ ሲሆኑ ለአብ ለወልድ ለመንፈስ ቅዱስ እንስገድ እያለች እንድናከብራቸው ጸሎታችንና መሥዋዕታችንን ምስጋናችንን እንድናቀርብ ታነቃቃናለች። ጸሎታችንና ሥራችንን በስመ አብ ወልድ መንፈስ ቅዱስ ብለን እንድንጀምር እና እንድንጨርሰው ትፈልጋለች። የምናደርገውን ሁሉ ለሥላሴ ክብር ብለን እንድናደርግ ትመክረናለች። በስመ አብ ወይም ስብሐት ለአብ ስንል ራሳችንን ዝቅ አድርገን እንድገም። በፍጥረታችን የሥላሴ አምሳል ከሆንን በሥራችንም ደግሞ ሥላሴን እንድንመስል ይገባናል። መንፈሳችንንና አካሄዳችንን ከሥላሴ ጋር ልናስማማ ያስፈልጋል። እንደ ሰማያዊ አባታችን ፍጹም ሁኑ ይለናል ኢየሱስ። ሥራችንን መልካም ከሆነ በእውነት ሥላሴን እንምሰል። ሕይወታችንን የሚያንጽ ከሆነ ለእነርሱ የሚገባ አክብሮትና ፍቅር እናቀርብላቸዋለን። አብ ወልድ መንፈስ ቅዱስ በእኛ ውስጥ እንዲኖሩና በእኛ እንዲደሰቱ ከፈለግን በፈቃዳቸው ልንጓዝ ይገባናል።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ በዛሬው ዕለት እየተከበረ የሚገኘውን የቅድስት ሥላሴ በዓል ምክንያት በማድረግ ያዘጋጀነውን አንድ ልዩ ዝግጅትና አስተንትኖ ነበር። አብራችሁን በመሆን ስለ አዳመጣችሁን እጅግ ከፍ አድርገን እናመሰግናለን።

0: አድማጮቻችን የዛሬው የእሁድ የግንቦት 30 2018 ዓመተ ምህረት ለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።